0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: Is it some other local mobile, online and radio the mahalal of SBS Tigrinya? سلام زخبركم سمعتنا سمعتي راديو اس بي اس لومي حمص اثر تحدث سنه كلتشن اسران شدشتني نحدث عت الدالنا تحسوا قربنا لنا فلما حزبتات اورجين تورس ايلاندر نزلومي مدبنا محلال فول زلنا مريت تنتاوين وننتو مخانم افلطو كند نفوتو بزدما اس بي اس تغرينيا حزبتات ورانجرون واي وران هاجر كلينن زحلفو زلون عبيت عدي كبريهب ዋንጫ ዓለም ኩዕሶ እግሪ ፊፋ 2026 መዓልቱ ኣኺሉ ዝጅመረሉ እዋን በፂሕና ኣለና ኣብዚ ኣብ ኣውስትራልያ ግጥማት ዋንጫ ዓለም ብቐጥታን ብነፃን ዘመሓላልፍ መደበር ቴሌቭዥን ሬድዮ ኤስቢኤስ እዩ ስለዚ እዚ ኣብ ዓለምና ዝዓበየ ውራይ ክካየድን ከሎ ዝሸፈነና ኣብ ኩሉ መድረኻት ቴሌቭዥን ሬድዮ መርበብ ሓበሬታን ማሕበራዊ መራኸቢታትን ክውስኽ እዩ ማለት እዩ ንሎም እምበኣር እቲ ፀወታታት ቅድሚ ምጅማሩ ብዛዕቦ ሓፈሻውን እዋናውን ሓበሬታን ርእቶን ንምርካብ ኢብራሂም ዓሊ ምስተንታኒ ስፖርት ነጋ ወልደ ጊዮርጊስ ሓፂር ዕላል ገይሩሎ ኣብዚ መፅእ መደባትና ድማ ብቐፃሊ ከነቐርብ ኢና بتوسخي غازيت انياتات برهان اسماعيل احمد محمود ابناي كوميونيتي راديو 3 سي عرب محبرسب زغبرو طلوا اب محبرسب ناي كليتشن اسرانشديشن تشلمت كوين مالو بزعبازي لالنا لوهنا سددلنا صبصبون الله امرص ايتوبيا بلصغنا كساب حجي ابستعوجو صيتات مرجع استوادادرلو مدبرات كلهم كم سعره تفليطو بريزيدنت اسياس ناي كيبسي اغدا سيت ود ሱክና በጽህ ዝብሉን ካለት ህስቶታትን ዘለዎ እዩ ድሕር ዜና ቀረብ እዩ ካለት ህስቶታትን ኣለና ንኩሉ መደባትና ምክትታል ምሳና ሓቢርኩም ክትፀንሑ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና ናይሎሚ ሓሙስ 11 ሰነ 2026 ዝተዳለዉ ዜናታት ኣቕርበልኩም ፈለማ ኣርሳቶም ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኣብ ልዕሊ ኢራን ሓድሽ መጥቃዕቲ ከም ዝህሉ ኣጠንቂቑ ኣብ ቤልፋስት ድሕሪ ንምሉእ ለይቲ ኣንጻር ስደተኛታት ዝተገብረ ዕግርግር ኣባይትን ማካይንን ብሓዊ ነዲዶም ዋንጫ ዓለም 2026 ካብ ሎም 11 ሰነ ጀሚሩ ብወግዒ ክጅምር እዩ እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ዝርዝራት ዜና ፕሬዚደንት ኣሜሪካ ዶናልድ ትራምፕ ሄሊኮፕተር ሰራዊት ኣሜሪካ ድሕሪ ምውዳቓ ኣብ ደቡባዊ ሸነኽቲ ሃገር መጥቃዕቲ ድሕሪ ምጅማሩ ሓደ መዓልቲ ኣብ ልዕሊ ኢራን ሓድሽ መጥቃዕቲ ከም ዝህሉ ኣጠንቂቑ ፕሬዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዘሕለፎ መልእኽቲ ኢራን ኣብ ስምምዕ ንምብፃሕ ነዊሕ ግዜ ከም ዝወሰደ ድሕሪ ምግላጽ ሕጂ እቲ ዋጋ ብዝገደደን ብዝኸፍአን መጥቃዕቲ ከም እትኽፈሎ ኣፈራሪሑ ፕሬዚደንት ኢራን ማስዑድ ፔዜሽያን ነቲ ብኣሜሪካ ዝካየድ ዘሎ መጥቃዕቲ ምልክት ተስፋ ምቁራፅ ኢሉ ገሊፅዎ ኣሎ እዚ ዝመፀ ሰራዊት ኣሜሪካ ኣብ ከም መከላኸሊ ኣየር ኢራን ናይ ራዳር ቦታታትን መደበራት መቆፃፀሪ ባይታታትን ዝኣመሰለ ኣስታት 20 ዒላማታት ከም ዝወቕዐ ድሕሪ ምሕባር እዩ ቀንዳ ኣፈኛ ሰራዊት ኢራን ጀነራል ኣብዱል ኣቦልፋዝል ሸካርቺ ኢራን ንዝኾነ ይኹን ጸቕጢ ወይ ስጋት ክጥቀም ድልውቲ ምዃና ገሊጹ
2: First of all, every single threat made by President Trump has been met with a powerful slap in the mouth.
1: ብቐዳምነት ኩሉ እቲ ናይ ትራምፕ ምፍራሕ ኣብ ኣፉ ሓያል ጽፍዒት ክረኽቦ እዩ ንዝቐርበልና ምፍራሕ እውን መጠናዊ ምላሽ ሂብናሉ ኢና ዝያዳ ሓይሊ ዝያዳ ጻዕሪ ብዝያዳ ድማ ኣበርቲዕና ምላሽ ክንህበሉ ኢና ሚኒስተር ወፃኢ ጉዳያት ቤኒ ዋንግ ምስ ምክትል ቀዳማይ ሚኒስትር ሪቻርድ ማለስ ብምዃን ኣህጉራዊ ዝምድናታት ንምድልዳል ዝዓለመ ናብ ኣውሮጳን ዓዲ እንግሊዝን ዑደት ይገብሩ ኣለዉ ሚስ ዋንግ ኣብ ጎኒ ጸሓፊ ጉዳያት ወፃኢ ዓባይ ብሪጣንያ የበት ኩፐር ኮይና ክትዛረብ ከላ እቲ ምዕባለታት ንተኣፋፍ ኩነታት እቲ ኣብ ማእከላይ ምብራቕ ዘጉልሕ ምዃኑ ገሊጻ
3: ኣስትራሊያ ኮንቲንዩስ ቱ ስፖርት ኤፈርትስ ፎር ኤ ኔጎሽየትድ ኤንድ ቱ ዘ ዋር ዊ ኖው
1: ኣውስትራልያ ትውግእ ብዘተክፍታሕ ንዝግበር ፃዕርታት ደገፋ ቀፂላኣላ እንተኾነ እቲ ስምምዕ ተኽሲ ምባል ተነቃፊ ምዃኑ ንፈልጥ ኢና። ብቐፃል እውን ክድልድል ኣለዎ። መፀበቦ ሆርሙዝ ተኸፊቱ ጉዕዞና ናብ ንቡር ክምለስ እውን ንደሊ ኢና። ዩናይትድ ኪንግደም ስለቲ ብሉፅ መሪሕነት ነመስግን። ኣውስትራልያ ግና ገና ኣብ ጎና ኮይና እጃማ ተበርክት እያ ዘላ። ኣብ ቤልፋስት ድሕሪ ንምሉእ ለይቲ ኣንጻር ስደተኛታት ዝተገብረ ዕርግርግር ኣባይትን መኻይንን ብሓዊ ነዲዶም። ገጾም ብዝተሸፈኑ ሰባት ንስድራ ቤታት ካብ ኣባይቶም ኣውፂኦም ንብዙሓት መኻይን ድማ ሓዊ ረኪዖም። ኣብ ሰሜን ቤልፋስት ሓደ ሱዳናዊ ዜግነት ዘለዎ ኣብ ልዕሊ ካልእ ሰብ ናይ ካራ መጥቃዕቲ ድሕሪ ምፍጻሙ እዩ እቲ ጎንፂ ተላዒሉ። በዚ ድማ ሓደ ሰብ ዓይኑ ስኢኑ። እቲ ወዲ 30 ዓመት ሱዳናዊ ብፈተነ ቅትለት ተኸሲሱ ኣብ ቤት ማእሰርቲ ተዳጒኑ እዩ ዝርከብ። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር እቶም ኣብቲ ዓመፅ ዝሳተፉ ሰባት ኣብ ቅድሚ ሕጊ ክቐርቡ ከም ዝኾኑ ገሊጹ ኣሎ። ሓደ ወታደራዊ ቤት ፍርዲ ኢንዶኔዥያ ኣብ ልዕሊ ሓደ ተቃዋሚ ኣሲድ ዘፍሰሱ ንኣርባዕተ ኣባላት ሰራዊት ክሳዕ 3 ዓመት ክእሰሩ ፈሪድዎም። እቶም ኣርባዕተ መኮንናት ኣብ ልዕሊ ኣንድሪ ዩኑስ ከቢድ ናይ ቅድመ ምድላው መጥቃዕቲ ብምፍጻም ገበነኛታት ኮይኖም ተረኺቦም ኣለዉ። ኣንድሪ ዩኑስ ኣንጻር እቲ ኣብቲ ሃገር ዝውስኽ ዘሎ ወታደራዊ ዕብለላ ዝቃወም ነጣፊ እዩ። ኣምነስቲ ኢንተርናሽናል ኢንዶኔዥያ እቲ ብይን ንኣንድሪ ፍትሒ ከም ዘየውፃሉን ከምኡውን ምስ ካልኦት ናይቲ ተግባር ተዋሳእቲ ወይ ምስኡ ሰንሰለት ዘለዎም ከም ዘይተኸሰሱ ዝገልጽ ዘይፍትሓዊ እዩ ክብሉ ገሊፆም። ሰልፊ ግሪንስን ተጣበቕቲ ኣካል ስንኩላንን ነቲ መንግስቲ ኣውስትራልያ ኣብ ልዕሊ ኤንዲኣኤስ ባጀትን ምቁራፅ መዲቦ ዘሎ ምቅዋሞም ከም ዝቕፅሉ ኣፍሊጦም። ኮሚሽነር ሮዝማሪ ካየስ ንመርማሪ ሴነት ስንክልና ብኣከባብን ተበፃሕነትን ከም ዝፅሎ ምርዳእ ከም ዘድልን እቲ መንግስቲ እኹል ግምት ከም ዘይሃቦን ገሊፁ። ናይ ኣውስትራልያን ኦስቲን ኣልያንስ ኣቦ ወንበር ጄኒ ካርቫሎስ እቲ ስርዓት ንገለ ተሳተፍ ኤንዲኣኤስ ንምትካእ ድሉ ከም ዘይኮነን ክሳብ ሕጂ መስርሕ ምስግጋር ክህሉ ከም ዘይግባእ ገሊጹ። ውሃብ ቃል ትካል ሰልፊ ግሪንስ ጀርደን ስቲልጆን እቲ ምጉዳል ከቢድ ሳዕብን ክህልዎ ከም ዝኽእል፣ ንስንኩላን ደቂ ኣንስትዮ ድማ ኣብ ቤት ንዘጋጥመን ፀገም ዓመፅ ከም ዘቃልዐን ገሊጹ። ግሪንስ ነቲ ናይ ሰልፊ ሌበር ሓልዮት ዘይብሉ ናይ ኤንዲኣኤስ ሕጊ ንኸቋርፆ ድፍኢት ክገብር እዩ። እቲ ኣብ ሂወትናን ናብራናን ዝሕድረልና ፅልዋ ሙሉእ ብምሉእ ምእንቲ ክርድኦ ድማ ምስቲ ስንክልና ዘሎ ማሕበረሰብ ሓቢርና ምስራሕ ክንቅፅለ ኢና። ፌደራል መንግስቲ ኣውስትራልያ ነቶም ኣብ ቤት ማእሰርቲ ብዘይሕጋዊ መንገዲ ዝተታሕዙ ስደተኛታት ብላዕለዋይ ቤት ፍርዲ እታ ሃገር ዝተዋህበ ውሳኔ ናይ ምክሓስ መሰል ይግምግሞ ከም ዘሎ ገሊጹ። ብምክንያት ጠባይ ቢዝኡ ዝተሰረዘ ኦስትሪያዊ ዜጋ ሳፋዋት ዓብደልሃዲን ጉዳዩ ብላዕለዋይ ቤት ፍርዲ ድሕሪ ምርኣዩ ዝተወሰነሉ ካሕሳ ክመሓረሉ መንግስቲ ኣውስትራልያ ሓቲት ኣሎ። ላዕለወይቲ ዳኛ ስቲቨን ጋግለር ምስ ሮበርት ቢች ጆንስ ብምሕባር መጥሓስ ሕጊ ኣብ ዘጋጥመሉ እዋን ኮመንዌልዝ ድላይ ክገብር ኣይክፍቀደሉን እዩ ኢለን። እቲ ፍርዲ ነቶም ኣብ ካብቲ ናይ ግዜ ገደብ ዘይብሉ ቤት ማእሰርቲ ተፈትሑ ልዕሊ 300 ስደተኛታት ካሕሳ ንክረኽቡ መገዲ ዝፀርግ እዩ። ፓኪስታን ኣብ ኣፍጋኒስታን ብዝገበረቶ ሓድሽ መጥቃዕቲ ኣየር ብውሕዱ 13 ሰባት ከም ተቐትሉን ካልኦት 14 ከም ዝቆሰሉን ከሲሳ። ቀንዲ ዋሃቢ ቃል ጣሊባን ዛባሁላህ መጃሂዲ እቲ ናይ ኣየር መጥቃዕቲ ንኣውራጃት ኮስት ኩናርን ፓኪትካን ዒላማ ዝገበረ እዩ ክብል ገሊጹ። ብዛዕባ እቲ መጥቃዕቲ ካብ ፓኪስታን ሓንቲ ቅልጡፍ ምላሽ እኳ እንተዘይተዋህበ፣ ክልቲአን ሃገራት ግና ኣብቲ ኣብ መወዳእታ ልካቲት ዝጀመረ ህይወት ኣማዒት ሰባት ዝቐዘፈ ንኣዋርሒ ዝቐፀለ ቀታሊ ውግእ ተጸሚደን እየን ዝርከባ። ኣብ ዜናታት ስፖርት ዋንጫ ዓለም 2026 ካብ ሎሚ 11 ሰነ ጀሚሩ ብወግዒ ክጅመር እዩ። ካናዳን ሜክሲኮን ሕቡራት መንግስታት ኣሜሪካን ንመጀመርታ ግዜ ሰለስተ ሃገራት ዘእንግዳሉ ኣጋጣሚ ኮይኑ ታሪክ ይስራሕሎ። ንመጀመርታ ግዜ ድማ 48 ጋንታታት ሃገራት ዝተሳተፍኦ ፍጻሜ ክኸውን እዩ። እቲ ውድድር ኣብ ሜክሲኮ ሲቲ ብናይ መክፈት ስነስርዓት ዝጅመር ኮይኑ እዚ ውድድር ኣብ መንጎ ሜክሲኮን ደቡብ ኣፍሪቃን ክግበር እዩ። ናይ ቅድም ኣሜሪካዊ ፕሮፌሽናል ተፃዋታይ ኮቢ ጆንስ ንደገፍትን ተፃወትን ነቲ ተመክሮ ብግቡእ ክከታተልዎ ተማሕፂኑ።
3: It all goes so fast, faster than you think. It's difficult, you know, as soon as those games start, you know, but you want to have a shared experience.
1: እቲ ጨዋታታት ምስ ጀመረ ካብቲ ንሓስቦን ላዕሊ ብፍጥነት ይዘሓልፍ እንተኾነ ናይ ሓባር ተመክሮ ኩሉ ኣገዳሲ እዩ። ክትዝክሮ ዘለካ ነገር እቶም ምሳኻ ኮይኖም ኣብ ክፍልኻ ኣብ ሆቴልን ካልእን ምሳኻ ነቲ ጨዋታታት ዝከታተልዎ ምስኦም ዝነብር ናይ ሓባር ተመክሮ ክህልዎም እዮም ዝደልዩ። ብዛዕባ ከምዚ ዝበለ ፍጻሜ ክሳብ ብሂወት ዘለካ ብሓባር ክትዛረበሉ ዝኽእል ነገር እዩ። ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ክዘንብ እዩ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ኣደላይድ ብከፊል ደበና ዝለዕለ 20 ዲግሪ ሴንቲግሬድ። ኣብ መልበርን ክዘንብ እዩ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ሆባርት ፀሓይ ክውዕል ዝለዕለ 15። ኣብ ካምቢራ ብከፊል ደበና ዝለዕለ 15። ሲድኒ ክዘንብ ተኽእለሎ ዝለዕለ 21 ዲግሪ ሴንቲግሬድ። ኣብ ብሪስበን እውን ክዘንብ ተኽእለሎ ዝለዕለ 22። ኣብ ዳርዊን ፀሓዩ ዝለዕለ 33 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 80 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ዜና ወዲእና ኣለና።

0: advertising.
1: Geico knows there's a home you and a road you. Right now you're hearing home you. He's not in an RV. He's at home on a stair machine.
2: And staring at a not-so-motivational poster on my wall.
1: Meanwhile, road you never lacks motivation, because he's in an RV covered by Geico, with RV specialists who are as passionate about RVs as you. In fact, he only stares at views from on top of a mountain.
3: I'm on top of the world!
1: How's that for motivation, home you? It feels good to be road you. It feels good to Geico.
4: ቢያመት አንባጀት ኢትዮጵያ 2019 ዓመተ ምህረት ግዝ 2.3 ትሪሊዮን ከሆነ በሙሉ ድምጽ ጽቢኡ ናበት መኸረ ወከልት ህዝብ ከመዘ መሐላለፈ ይፍልጥ ዘሎ ከም ሐበሬታ አገልግሎት ኮሙኒኬሽን ኢትዮጵያን ተሆኑ እዚ ባጀት አብ 2019 ዓመተ ምህረት ንስርዕ ወጻታት ንካፒታል ወጻታት ንናይ ክልል መንግስታት ዝውዕል ደገፍ ከም ዘጠቃለል ምን ተገልጸሎ መንግስት ፌደራል ን 2019 ዝተለመ ባጀት عصر تخليلاتن خلتهم محرار كتماتاتن استمدبلو نايغنزا بدقوما متانو نفل مقوان فرق تريليان بركم تساقرون تفليت اللوم نمس عباجة عمد كابسة حزانة كلات تقف اتزل عالمت ان كل الأورمي استمدبا خوان كلو كلاتهم حاران سوماليان زركبو نايدقوما متان دما وخال اين سالساين درجات اقميت اللو مسارة زدما ان كل الأورميان نكلتشين عصر شعاتنا قطات راقز باجة عمد استمدبا دقف 107 شعاتن نتوي 35 بيليان بركوينو በተመሳሳይ መገዲ ክልለም ሐራ ከፌደራል በዝርከብ ደገፍ ንትኸል አይዝ ለዓለመጥን ክረክብ ጸኒሐሎ እንክልለም ሐራ ንመጻይ ዓመት ተመድቡል ዘለ ደገፍ 112.4 ቢሊዮን ብር መካኒ ተገሊጽ ዘሎ አብዚ ምከፋል ደገፍ ክላ ታብ 50 ደረጃ ተቀሚጥ ዘሎ ናይ ትግራይ ባጀት ንመጻይ 2019 ባጀት ዓመት ተመደበሉ ናይ ደገፍ መጠን ገንዘብ 31.3 ቢሊዮን ብር ዩ መንግስት ኢትዮጵያ ንትግራይ ባጀትን ነዳድን ካልኦትን መንግስ ፌደራል ከአርቦም ዝግባ ድጋፋት ክልኪሉ በዝብል ካብ መራህት ትግራይ ተደጋጋሚ ክስታት ይቀርብ ከመዘሎ ዝፍለጥ ይው ትካል ዕቋርን ለቃሕን ፋና መናእሰይን አቦምበሩን በደረጃ አፍሪካ ተዓዊቶም ትካል ዕቋርን ለቃሕን ፋና መናእሰይን አቦምበር እቲ ቦርድ ዝኾነን በአፍሪካ ደረጃ ብዝተኻየደው ድር ማሕበራት ሕብረት ስራሕዮም ተዓዊቶም ዘለዉ ICA African Cooperative Excellence Awards 2026 ብዝብል ኣብ ዝተሰናደአ ውድድር ማሕበራት ስራሕ ትካል ፋና መናእሰይን ናይ ትካል ኣቦምበር ዶክተር ሓለፎም ገዛእን ብልዑል ፀብለልታ ዓወታት ከም ዝተጎናፀፉ ተገሊጹ ኣሎ
5: እዚ እትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ስፔስ እዩ
6: ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ ስፔስ ሎሚ ዕዱም ኣለኒ ኣቶ ብርሃን ጃብር እስማኤል እዩ ኣብዚ ቅርብ እዋን ኣብ ሬድዮ ዝገብርዎ ናይ ስሪሲኣር ዝበሃል ናይ ኮሚኒቲ ሬድዮ ብዝገበርዎ ኣበርክቶም ንሱን ብመሳርሕቱ ኣሕመድ ዓልን ሓደ ዓብዪ ሽልማት ተሸሊሞም ነይሮም ካብ ዘ ናሽናል ኤትኒክ ኤንድ ማልቲካልቸራል ብሮድካስተርስ ካውንስል ዝበሃል ማለት እዩ ዝገበርዎ ንብዙሕ ዓመታት ኣበርክቶ ብፍላይ ድማ ኣብቲ ማሕበረሰቦም ዝገብርዎ ዘለዎ ኣስተዋፅኦ ምክንያት ብምግባር ዝተፈላለየ ሽልማት ከም ዝተዋህቡ ሰሚዕና ሞ እንታይ እዮም ተሸሊሞም እንታይ ስለ ዝገበርኦም ኣብቲ ሕብረተሰብ ወይ ኣብቲ ኮሚኒቲናቶም ከ እንታይ ለውጥዮም ኣምፅኦም ምክንያቱ ኢምፓክት ኣዋርድ ስለ ዝብል ኮሚኒቲ ኢምፓክት ኣዋርድ እንዲ ዝብል ካልእ ሽልማታት እውን ኣሎ ምስኡ ኣታሓሒዙ ጋዜጠኛ ብርሃን ክዕለና እዩ የቀኒለይ ብርሃን እንኳዕ ሓጎሰኩም ንኣኻን መሳርሕትኻ ኣሕመድ ዓልን ነዚ ዓብዪ ሽልማት ምሽላምኩም እስኪ ብዛዕባ እቲ ሽልማት ብከመይ ከም ዝተመረፅኩም ሕጭር ኣቢልካ ግለፀለይ ሞ እንታይ ኹም ተሸሊምኩም
7: ሓጎስ ኩላትና ብየነ መርሓባ ንዓኻን ሰማዕትኻን ብመጀመርያ ብየነ እንያቱ ቅንያት በዓልና ፅነት ስለ ዝኾነ መበል 35 ናፅነት ኤርትራ ንህዝቢ ኤርትራ እንኳዕ ኣብፀሓካ ክብል ይፈቱ ወይ ዮሃና ክብል ይፈቱ ብምቕፃል ይቀኒየለይ ነዚ ዕድመ እዚ በየነ እዎ ከምቲ ዝጠቐስካዮ ኣብዚ ዝሓለፈ ዓመታዊ ኮንፈረንስ ኣሎ ዝግበር ጉባኤ ናይ ልዕሊ 120 ኮሚኒቲ ሬድዮስ ካብ መላእ ኣውስትራልያ ማለት እዩ ናይዚ ዓመት እዚ ኮንፈረንስ ወይ ጉባኤ ዝተገብረሉ ቦታ ኣብ ብሪዝበን ኣብ ኩንዝላንድ እዩ ነይሩ ልዕሊ 120 ካብ ዝተፈላለየ ኣውስትራልያ ናይ ኮሚኒቲ ሬድዮ ዘካይዱ ዝተረከብዎ ዓብዪ ግብጃ እዩ ነይሩ ኣብዚ ኣጋጣሚ እዚ ንሕና ከምቲ ትፈልጦ ኣብዚ ናይ ኮሚኒቲ ሬድዮ ካብ 201 ጀሚርና ብሰለስተ ቋንቋታት ብዓረብኛን ብእንግሊዝኛን ብትግርኛን ልዕሊ 53 ዝኾኑ ቮለንቲርስ ወይ ወለንታውያን ዝተኻፈልዎ ንነዊሕ ዓመታት ዝኸደ ስራሕ እዩ ብፍርቂ ሰዓት ጀሚሩ ሕጂ ናይ ሓደ ሰዓትን ፍረቓን ፈነወ ነካይድ
6: ኣብ ሶምን
7: ኣብ ሶምን ሰዓት

ሰምዖት ፅናሕኩም ምስ ጋዜጠኛ ብርሃን እስማዒል ዝተገብረ ብዛዕባ ዝተሸለሞ ሽልማት ነይሩ። ሙሉ ትሕዝቱ ኣብ sbs.com.au/ትግርኛ ወይ ኣብ sbs ትግርኛ ፌስቡክ ኣትኹም ክፀንሐኩም እዩ። ኣብ ዝኾነ ሰዓት ክሰምዖ ትኽእሉ ኢኹም።

0: SBS Radio.
1: ሰላም ክቡራት ሰማዕትና፣ ዋንጫ ዓለም ኩዕሶ እግሪ ፊፋ 2026 መዓልቲ ዋኺሉ ዝጅመረሉ እዋን በፂሑ ኣሎ። ኣብዚ ኣብ ኣውስትራልያ ግጥማት ዋንጫ ዓለም ብቐጥታን ብነፃን ዘመሓላልፍ መደበር ቴሌቭዥንን ሬድዮን ኤስቢኤስ እዩ። ስለዚ እዚ ኣብ ዓለምና ዝዓበየ ውራይ ክካየድ እንከሎ ሸፈነና ኣብ ኩሉ መድረኻት ቴሌቭዥን፣ ሬድዮ፣ መርበብ ሓበሬታን ማሕበራዊ መድረኻትን ክውስኽ እዩ ማለት እዩ። ንሎም እምበኣር እቲ ውራይ ቅድሚ ምጅማሩ ብዛዕባኡ ሓፈሻውን እዋናውን ሓበሬታን ርእቶን ንምርካብ ምስተንታኒ ስፖርትን ኣዳላዊ ነጋ ስፖርትን ዝኾነ ነጋ ወልደ ጊዮርጊስ ሓፂር ዕላል ክነካይድ ኢና። ነጋ እንቋዕ ብድሓን መፀኻ። እስኪ ዋንጫ ዓለም ክበሃል እንከሎ መቸም ዝዓበየ ውራይ ኣብ ዓለምናይ ሞ ቅድሚ ሕጂ ሃገራትን ህዝብታትን ብዓብዪ ሃንቀውታን ሃረታን እዮም ዝፅበይዎን ዝቕበልዎን። ናይ ሎሚ ዓመት ግን ቁርብ ፍልይ ዝበለ ይመስል እሞ እስኪ ከመይ ኢኻ ትርዮ? ከምኡ ክኸውን ዝገበርዎ እቶም ቀንዲ ረቑሒታት ከ እንታይ እንታይ እዮም?
2: መጀመርያ የመስግን ኢብራሂምን ከምኡን ሬድዮ ኤስቢኤስ ነዚ ዕድል ስለዝሃብኩምኒ። ብምቕፃል ከምዚ ዝበልካዮ ናይ 2026 ዋንጫ ዓለም ሰለስተ ሃገራት እየን ዝእንግዶ፣ ኣሜሪካ፣ ሜክሲኮ ከምኡውን ካናዳ ብሓባር። እዚ ኣብ ታሪክ ናይ ፊፋ ሰለስተ ሃገራት ብሓንሳብ ክንርኢ ከለዋ ንመጀመርያ ግዜ ምናልባሽ ክልተ ሃገራት ቅድሚ ሕጂ ኮርያን ጃፓን እንግዲ ነይረን። ስለዚ እዚ ፍሉይነት ይገብሮ። ብቐጥታ ናብ ሕቶካ መልሲ ክብቶ ኮይነ ኢብራሂም፣ እቲ ፍሉይ ዝገብሮ ናብቶም ቀንዲ ቀንዲ ክትጠቅስቲ ኮይና መጀመርያ ፊፋ እንታይ ተኣታት እዩ ዝዓመት እዚ ኣብ ክንዲ 32 ጋንታት 48 ጋንታት ተኣታት እዩ። ቅድሚ 32 ጋንታት ምባረን 24 ጋንታት ፀወታ ነይረን። ድሕሪ 1994 ኣሜሪካ ዘዳለወቶ ዋንጫ ዓለም ድሕሪኡ ፈረንሳ 1998 ተዳሎ ከላ ናብ 32 ኣሰጋጊሮ ኩሉ ኣፍቃሪ ስፖርት ኩሉ ቤተሰብ ስፖርት ብጣዕሚ ተሓጒሱ። ምክንያቱ ስታፌ ናይ ሃገራዊ ጋንታታት ክበዝሕ ከሎ ምዕሩይነት ኣብተን ኣህጉራት ከም በዓል ኣፍሪካ ሕጂ ኣፍሪካ ክልተ ኮታ እዩ ዝዋሃበ ነይሩ። 32 ምስኮና ግን ሓሙሽተ ኮታ ተባሂዋ ከም ኣፍሪካ ንመጠንቀ ኩላትና ተሓጒስና ማለት እዩ። ከምኡውን ኣብ ኤሽያ ዝነበረ ኮታ ላቲን ባዕለን እተን ጀመርቲ ኩዕሶ እግሪ ኣብ ዋንጫ ዓለም ዝበሃል ከም በዓል ብራዚል፣ ኣርጀንቲና ሲ ሰለስተ ሃገራዊ ጋንታ ሒዘን ዝኸድና ድሕሪ ግን ሓሙሽተ ከም ናይ ኣፍሪካ ኮይነን ማለት እዩ። ኣብ ኤሽያውን ከምኡ ቁርብቲ 48 ሃገራዊ ጋንታት ምኳና ይጅላሒ ትፀወታ ንኣብነት 32 ሃገራዊ ጋንታት ከሎ 64 ፀወታ ይሓትሪ ብጠቕላላ። ኣብዘን 48 ሃገራዊ ጋንታት ግን 104 ፀወታ ይሓትሪ እጂ 104 ተሰልቻዊ ኩዕሶ እግሪ ካስ ውሕድ ኢሉ ምቅር ኢሉ ምስ መቆሮት ገለ ክገድፈካ ከሎ ምስ ላዝኡ ምስ ናፍቆቱ ምስ ናቱ ኖስታልጂያ ገለ ክገድፈካ ከሎ ኩዕሶ እግሪ ፅቡሕ እጂ 104 ፀወታ ቁርብ ክስታይ ገይርዎ እጂ ንዑኡ ከ እንታይ እዩ ነቲ 45 ሃገራዊ ጋንታት ካልእ ሕማቅ ዝገብሮ እዚ ትሕተ ቅርፂ 16 ከተማታት እን ከዳለዋ 11 ከተማት ኣብ ኣሜሪካ፣ 3 ኣብ ሜክሲኮ፣ 2 ከ ኣብ ካናዳ እን ከዳለዉ። ስለዚ እዚ ድሕሪ ዋንጫ ዓለም 2002 ኮርያን ጃፓን ዘዳለዎ 20 ከተማታት ብካልኣይ ደረጃ ይስራዕ 16 ከተማታት ማለት እዚ ሕጂ እንታይ እዩ እቲ ገዚፍ ቅርፂ ምህላውሲ ፅሬት ናይ ፀወታ የጉድለልካ እዩ። ንኩሉ ፀወታ ይትርኢኒኻ ንከይትሪኦን ዘገድደካ ኣሎ ክላይ ትርፈኒ ትብሎ ንድሕር ውሕድ ኮይኑ ግን ምቁር እዩ። ካልእ ኣብ ሰለስተ ዓበይቲ ሃገራት ጋንታታት ምኳነን ካብ ምስ ዝተሓሓዝ ማለት እዩ ናይ መጓዓዝያ ብድሆታት ኣለዎ እንተን ሃገራዊ ጋንታታት ከምኡ እንተ ናይ ሎጂስቲክን ካልእን ቀረባት ሕጂ ከም ኣብነት ክበካየ ቦዝኒ ሄርቶጎቪና ሲ ኣብ ካናዳ ምስተፃወተ ሲ ናብ ሎስ ኣንጀለስ ካልኣይ ፀወታ ክትገብር ትኽእል 5,000 ገለን ኪሎሜትር ተጓዒዘያ ብድሆ ኣብዚ ንሃገራዊ ጋንታታት ብጣዕሚ ብጣዕሚ ኣሸጋሪ ሕጂ ቦዝኒ ሄርቶጎቪና ሲ ግዳይ ኮይና ኣላ ማለት እዩ። ምናልባሽ ኣብ ውሽጢ ሜክሲኮ ዝፀወታ ናይ 2ሰዓ ናይ 6ሰዓ ተጓዒዘን ዝኽእል እዚ ሕጂ ሓደ ካብቲ ነቲ ፀወታ ቁሩብ መቐረቱ ወይ ከዓ እቲ ሃንቀውታ ዝበልካያ ቀዲምካ የጉድሎ ማለት እዩ። እቲ ካልእ ብዙሕ ኣዛራዊ ኮይኑ ዘሎ ክሳብ ሕጂ ዋላ ትማል እውን ብዙሕ ኪኖ ብዙሕ ክብሎ ንኽእል እዚ ናይ ቪዛ ጉዳይ ብፍላይ ኣሜሪካ ብናፅነት ንዝንቀሳቀሱ ደገፍቲ ቪዛ ትኽልክል ኣላ። እዚ እንድሕር ደገፍቲ ዘይብሎን ሃገራዊ ጋንታ ክፀዋታ ከለዋ ደገፍቲ እዮም ሞቆ ዝኮንዋ ኣብ ኮቪድ ኮሪና ናብ ዕፁ ማዕፁ ክፀዋታ ከለዋስ መቐረት ይክልኣና ነርና ሽዑ ሲልካ ብኣይ ተሰርሐ ድምፂ ናይ ቲፎዞ ጌርካ ምክያር ትርጉም ይብሉ እዚ ብዶ ኮይሉ ትማሊ ከዓ ካብኣትዩ ክሳብ ናይ መጨረሻ ዕድል ኣለዎ እንዳተባሃለ ዑመር ተባሃለ ወዲ ሶማልያ ዳኛ ካብቶም ብሉፃት ዳኛ ናይ ኣፍሪካ ተባሃለ ሕጂ ሙሉእ ሙሉእ ንክኣቱ ተኸልኪሉ እዚ እውን ፈጢርዎ ዘሎ ስምዒት ኣብ ኣፍሪካውያን ቀሊል ነገር ኣይኮኑ ኣብ ቱርኪ ዘሎ ክኸይድ እንዳተዳለወ ትማሊ ናይ መጨረሻ ከምዚኣቱ ተኸልኪሉ ማለት እዩ። ካልእ ዋጋታት ትኬት ዋጋታት ትኬት ብጣዕሚ ብጣዕሚ ዘሰኪ ዋላ ንክፅውዖ ቁፅሪ ተዋሂቡ ዘሎ ቁፅሪ ሲ የሰንብደካ እዩ ፋይናል ሕጂ 10,000 ዶላር ይብለካ ኣብ ካልእ መተወት ግን ሳብ 6,700 ዶላር እዚ እንታይ ማለት እዩ እዚ ንደገፍቲ ኣይትምፁ ማለት እዩ ኣይትእተዉ ማለት እዩ። እዚ ካልእ ከምዚ ዳይናሚክ ፕራይሲንግ ዝበሃል ካሎ ምስ ዘሎ ኩነታት ሲ ጠለብ ሲውስኽ ድ እንታይ ማለት እዩ ጠለብ ውስኽ እዚ ንባዕሉ እዚ ኣብ ደገፍቲ ዝፈጥሮ ዘሎ ኣብተናግራይን ጋንታት ኣብ ኩለን ነተን ጋንታትን ሊኢኸን ዘለዋ

0: ሌላ ነገር ኣይኮነን። ስለዚ ድምር ናይዚ እቲ ሃንቀውታ ናይቲ ፀወታታት ኣቢልዎ ኣቢልዎ ዋላ ንሕናም ብማዕዶ ኮይና ከምተንተንቲ ከምተኸታተልቲ መጠን እዚ ብዙሕ ማለት እዚ ከምቲ ቀደም ሃንቀ ኢልና ንፅቤስ ኣይኮነን ንምባል እሞ እዚአን ተን ቀንዲ ረቑሒታት ኮይነን ይስማዓኒ ኢብራሂም።
1: ፅቡቅ ንሎጂስቲክስን ካልኦት ዝተተሓዙ ነገራትን ጠቂስካዮም ኣለኻ። ንብቕዓት ዝምልከት ድማ ካልእ ሕቶ ኣሎ። ምናልባት ሊጋት ኤውሮጳ ኩለን ኣብዚ ቀረባ ግዜታት እየን ተዛዚመን። ግጥም ፍጻሜ ቻምፕዮንስ ሊግ ኣብ መንጎ ኣርሴናልን ፒኤስጂን እውን ካብ ዝካየድ ነዊሕ ኣይገበረን። ካብ ዝሓለፈ ዋንጫ ዓለማት ሒዝካ ምስ ምስፋሕ ዋንጫ ክለባት ዓለምን ካልኦት ውርያትን ክሳብ ሕጂ ዘሎ እዋን እቲ ፀዓቂ ግጥማት ዝለዓለ ዝነበረ እዩ ሞ እቶም ተፃወቲ እኩል ዕረፍቲ ረኪቦም ዶ ትብል? ምናልባት ብሰንኪ እዚ ኣብኡ ክህፀዩ ዝኽእሉ ስለ ዝህሉ እውን ብዓብዩ ድማ ተሃስዮም ፀኒሖም ክሓውዩ ንፅበዮም ከም በዓል ነይማር ዝኣመሰሉ ከዋኸብቲ ስለ ዘለውን ብቑዓ ድዮም ኣይኮኑን ኢልና ንፅበዮም ስለ ዘለና ማለት እዩ።
0: ፅቡቅ ኣንግሊ ካልልካ ኢብራሂም እንታይ መስሊ ከ ኩሉ ግዜ ኣብዚ ዘመናዊ ኩዕሶ እግሪ ሎሚ ተፃወቲ ኣብ ክለባቶም ፀኒሖም ሃገራዊት ጋንታ ክጥርነፉ ከለዉ ብዙሕ ፅልዋይ ኣምፅ ኣለዉ። ብኣንፃሩ ነተን ሃገራዊ ጋንታት ከማ ረብሓን ጥቕምን ኣሎ። እቲ ፕሮፌሽናሊዝም ዝበሃል ናቱ ክስታይ ኣሎ። ካብቲ ኣመጋግባ ጀሚርካ ዓረፍቲ ትወስዶ ጂም በል ፊዚዮቴራፒስት በል ናይ ሳይኮሎጂስት በል ብምሉኦም ኢንቴግሬትድ ኮይኖም ስለዝሰርሑ ነተን ሃገራዊ ጋንታት ዓብዪ ጉዳዩ ሕጂ ኣሰልጠንቲ ናይ ሃገራዊ ጋንታ እንታይ ይስርሖም ምምሕዳር ተመሓድሩ ተሰልጥኖም ዘይኮኑ እዚ የመሓድሩ ጥሕ ሕጂ ኣብ ዘመናዊ ኩዕሶ እግሪ ካሎም እቲ ኣሰልጣን ዝበሃል እዚ ዳርጋ ሽሙ ተቀየረ ንበር ኮይኑ ኣመሓዳር ምባል ይሓሽ ሓንቲ ሓፃረባ ከለዉ ካብ መስመርና ከይወፃና ሪያል ማድሪድ ዝኩሉ ሽግር ዘጋጥማ ዘሎ ንተፃወቲ ብግቡእ ዘመሓድር ኣሰልጣኒ ዘይምርከባ ኣሎ። እቶም ተፃወቲ ኮ ኩሎም ፕሮፌሽናል ሕጂ ነትናቶም ኢጎ ዘይሩ ብግቡእ ዘመሓድሮም ኣቦ ከምዚ ሓዳር ምሻለካ ሰብኣይ ፅቡቅ እዮም ዘመሓድራ ከውን ስለዘየለ ሕጂ ናብቲ ሕቶካ ዕሙቅ ኢልና ንኣቱ እዚ ኣድቫንቴጅ ኣለዎ ናይ ተማሃግራ ጋ ግን ምስ ዝገለፅካዮ እንታይ እዮም ዝብሉ ተፃወቲ መብዛሕትኦም ግዜ ኣብ ዓመት ክሳብ ሰብዓ ፀወታ ንፀዋት ኣለና። እዚ ከዓ ሲ ኣብ ጨዋዳታትን ኣብቶም መለጋግቦን ኣብቶም መጥመርን ካብቶም ሊጋሜንት ገለ ሎ ይደኹም ስለ ዘለዉ ኣብ ዓበይ ቶርናሜንት ንከይድ ከለና ስደኻሚ የጋጥመና ኣሎ። ስለዚ ስለምንታይ እዩ ፊፋ ዘየጉድለልና ዝብል ጥርዓና ተመፅኦም። ካብኦም ሓደ ሮድሪ ናይ ማንቸስተር ሲቲ ብቐፃል ጠርዖ ዘሎ እዩ ክሳብ ኣድማ ክገብሩ ዝሓሰብሉ ግዜ ነረሎም ሓቆም እዮም። እቲ ባርደን ናይቲ ፀወታ ሲ ኣብ ኣካላዊ መጉዳእቲ ብዙሕ ፀገማት እዮም ዞም ኣሎ። ዋላ ፊፋ ፕሮ ዝበሃል ሓደ ማሕበር ኣሎ ንሱውን ተደጋጋም ናብ ፊፋ ይጠርዕ እዩ ፊፋ ግሰብኦም ኣይከኣሉ። ኣብ ርእሲኡ እንታይ ንተፃወቲ ዝያዳ ዝሃስዮም ኢብራሂም እቲ ፀወታ ስድሓን ይብዛሕ ንምንታይ እያ ግን ሓንቲ ጋንታ ወይ ሓንቲ ክለብ ሓደ ፀወታ ስፃወት ድሕሪ 72 ፀወታ ሰዓታት ዘይትፃወት ሓሳምታይ ዚ ኣብ ውጪ 48 ሰዓት ወይ ኣብ መንጎ 48 ሰዓትን 64 ሰዓታት ዘሎ ያ ትፃወት እዚ ከዓ ይሃስየና ኣሉ ዝብል ጥርዓናት ኣሎ። እዚ ሕጂ ቲቐንዲ ብዳ ዝገብሮ እምበር እቲ ናይ ግዜ ምህፃር ኣይኮኑ። ስለዚ ፊፋ ኣብ ቀፃል ነዘ ድሕሪ ሕፂርዎ ኣብ ተፃዋቲ ዝመፅ ዘሎ ሃስያታት ከጉድለ እዩ። ካልእ ግን እንታይ እዩ ኣብቲ ናይ ግዜ ዝበልካዮ እቲ ፕሮፌሽናሊዝም ወይ ካብቲ ሞደርን ፉትቦል ካብ 10 ክሳብ 15 መዓልቲ እኩል ግዜ እንተረኪቦም ስ ኢናፍ ንዓበይት ቶርናሜንት። ግን ኣርሰናል ሕጂ ንኣብነት ምውሰድ ክሳብ መጨረሻ ዕለት 30 ጉንበት ተፃዊቶም እዩ። ዴክላን ራይስ ሞባይሉ ገለ መለጥፊዩ ኣብ ዕረፍቲ እዩ ዘሎ ዘረባ ዝበሃል የለ ኣብ ኣሜሪካ ንዶንግ እዩ ኣትዎም። ሕጂ እንታይ ፊፋ ዕድል ዝበካኸው ካልእ ኣድቫንቴጅ ናይ ፊፋ 26 ተፃወቲ ተመዝግብ ሞ ብተወሳኺ 5-6 ተፃወቲ ብላዕሊ ሒዝካ ትኸይድ እያ። ሕጂ እንግሊዝ ያ ገይራ ብዝናይ ብዝነ ፀወታ ምስ ኒውዚላንድ ክፀወት ከላ ኣብ ስኳድ ዚኣተዉ ኣብቶም 26 ዚኣተዉ 5-6 ፀወት ማለት እዩ። ከም በዓል ኣሌክስ ስኮት ናይ ቦርማውዝ ነይሩ ሪዮ ንጎኖማ ናይ ሊቨርፑል እዚኦም ሒዝቦም ከይዱ ሕጂ ብቲ ናይ ሕዝነ ፀወታ ንዕኦም ይሰሊፎ ዋላ ጆስዋ ኪንግ ነይሩ ኣብታ ትፃወት ሃገራዊት ጋንታ ብተሽ 26 የለውን ግን ፓርት ኦፍ ናይታ ናሽናል ቲም ኮይኖም ይፀወት ኣለዉ። ምክንያቱ ዴክላን ራይስ ኣይተፀንበረን ዕረፍቲ እዩ ዘሎ ኤቨሬቲ ሒዝ ዕረፍቲ እዩ ዘሎ ከምኡከም በቃቶም ኣብ ድኻም ዝነበሩ ሙሉእ ዕረፍቲ ይወስድሉ ምክንያቱ ሪካቨር ይገብርሎ ሙሉእ። ስለዚ ብከምዚ ከዓ ነቲ ናይ ግዜ ሕፅረት ክንሎ ፅናሕና በቲ ሓደ ሳይድ ማለት እየ ኮምፐንሴት ገብሮ ክኽእሉ እዮም ማለት እዩ። እቲ ናይ ተፃወቲ መጉዳእ ዝበልካ ልክዕ ኣሎ ነይማር ሕጂ ንኣብነት ተጎዲዩ ሎ ንብል ንኣብነት ነይማር ብተፈጥሮ እውን ካብ ፀወታ ዝፃወቶ ብመጉዳእቲ ዝሕልፎ ማለት እ ብፒኤስጂ ከሎ በሎ ብፍላይ ባርሴሎና ኣላሃልኮ ሚልዮናት ገንዘብ ኣውፅኣ ስዑድ ዓረብ ገዚኣቶ ኣርባዕተ ፀወታ ጥራሕ ዝፃወቲ እኳ እዩ በቃ ብስምምዕነት ኮንትራስ የሮ ምክንያቱ ናይ ኔይማር ኣብ መፃፃሲ በዞም ፉትሳል ዝበሃሉ ስለዝመፀ ናይ ፅርግያ እንዳተጓነፁ ዝመፀ ስለዘይኮነ ኢዝሊ ክሳይ ዝኮነ ኢንጁር ዝኮኑ ሕጂ ግን ድሓን ሪካብ እንዳገብሩ ይመፀሉ። ብኣንፃሩ ግን ናቱ ናይ ብራዚል ሕጂ ወስሊ ናይ ሮማ ተኸላኸላይ ኣብ ናይ ምሕዝነት ፀወታ ምስ ግብፂ እናገብሩ ከለዉ በቃ ሲዝን ኣውት እዮም ዝብልዎ ኣብቲ ናይ ካልእ ፀወታ እዚ ግን ኣውት ኮይኑ ካብ ወርልድካ እጂ ብራዚል ኣብ ምንታይ ተሃስያ መስሉ ናይ ወስሊ ካብ ዋንጫ ዓለም ምውፃእ ኣይኮን ሃሲዎ ናቹራል ብቦታ ቁፅሪ ክልተ ዝፃወት ተፃዋታይ ዘይምርከባ እዩ ናራል ናራል ዲፈንደር ዝበሃሉ ከም በዓል ካፉ ንፈልጦም ናይ ቀረም ብመንጠር ብራዚል ዝዛረብ ዘሎ። ስለዚ እንታይ ገይራ ኣብ ማእከል ስለፍ ተፃወቲ ውሕዳት ስለዝመረፀ ካርሎ ኣንቸሎቲ ስለዚ ከብዝሓ ኣለዎ ቁፅሪ ነቲ ኣብ ቦታ ቁፅሪ ክልተ ወይ ካብ መስመሮም ክልሃል ኣጋጥሞ ዝሃጎ ንዑ ንክሽፍን ንኤደርሰን ሕጂ ካብ ኣታላንታ ናብ ማንቸስተር ዩናይትድ ተሰጋጊሩ ዘሎ ንዕፀው እዩ ፋታ መር ዓይነት እዩ ብከም ሸፍ ይመፁ ወፂ ከምኡውን ናይ ጀርመን ካርል ትስ ተፃዋታይ እዩ ትስ መንእሰይ ነይሩ ንሱውን ኣብ ትሬኒንግ ወርማ እንዳገብሩ ከለዉ ምጉዳእ ተጋጢሞ ንሱውን ተፋኒሎ ካብ ሃገራዊ ዛንታ ስለዚ ከምሳት የጋጥሞም ሕጂ ናይዚ ድምር እንታይ እብራሂም እቲ ሓፂር ግዜ ናይ ምልማድ ዘይኮነ እቲ ኣብ መንጎ ናይ ክለባት ፀወታ ዘለዎም ፀዓቂ ጥራሕ ዘይኮነ ዊዝን ሾርት ፔሪድ ኦፍ ታይም ኣብ ክዲ 72 ፀዓታት ዕሪፎም ኣካል ዕረፍቲ ደል እዩ ብፍላይ እዚ ክሩሸት ሊጋሚን ዝበሃል ማስል ወይ ከዓ ናይ ሃምስትሪንግ ተደጋገም ዘጋጥሞም እቲ ኦቨርሎድ ናይ ፀወታ ኣብ መንጎ ናይቶም ሊጋት እዩ ስለዚ እተዋሂቦም ዘሎ ዕረፍቲ ዳርጋ ብፕሮፌሽናሊዝም ዓይነት ድሕርኢናያ ኣክሎሚ ትድምር ግን ንሱ ንክብለካ
1: ኣብታ ናይ ሃገራት ኣፍሪቃ ክንመፅእ እሞ እታ ናይ ቪዛ ፀገም ካብቲ ሶማላዊ ዳኛ ጀሚርካ ተፃወቲ ኮንጎን ካልኦትን ትንክፋ ቢልካዮን ኣለኻ ምስ እውን ንውሓት መገሻን ምክልባትን ኢቦላ እውን ተወሲኽዎ ዘይምችእ ወይ ከዓ ከቢድ ይኸውን ኣሎ ሞ ከመይ ክኸዳየን ኢልካ ትሓስብ መነመን ዝለዕለ ውፅኢታት ኣመዝጊበን ኪንዮ ቀዳማይ ዙርያ ምድባዊ ግጥማት ክኸዳ ትፅበየን ምናልባት ኣይቮሪኮስትን ፈረንሳን ዘካየዶ መሳጢ መዳለዊ ምሕዝነታዊ ግጥም ኣብ ግምት የቲኻ ማለት እዩ
0: እዋ ፅቡቅ ኣብቲ ናይ ቪዛ ዝበልካዮ ሕጂ ንኮንጎ ክኽልክልዋ ምዃኖም ፍሉጥ ስለዝኾነ እዚ ኣላርሚንግ ሳይ ስለዝኾነ ማንም ሰብ ዝቕበሎ ጉዳይ እዩ ካብ ሓደ ኢንፌክሽን ዘለዎ ዲዚዝ ሓደ ሰብ ድሕር መፅኳ እሞ ስኳድ ምንት መፅእ ካላ 30 ሰባት ሒዛ ምስ ዝሳፋ ምስ ገለመልያ ንደገፍታውን እዚ ትቕበሎ እያ ብፍላይ ግን ሃገራዊት ጋንታ ምስ ሙሉእ ስኳዳ 21 መዓልቲ ከይተወሸብኪ ተኣትን እዮ ንከይትበሃል ኣብ ቤልጅየም ኣቀዲሞም ትሬኒንግ ገይሮም ስለዚ ብከምዚ እቲ ናይ ኮንጎ ናይ ኢቦላ ነገር ዳርጋ ተፈትሑ ከምዚ ናይ ሶማልያ ዝበልኩካ ካልኦት ካልኦትን ናይ ዒራቅ እውን ናይ ዒራቅ ዝበለፀት ከዓ ኮ 7 ሰዓት ኮ ኤርፖርት መርመራ ተካይድዎ ይብራሂ 7 ሰዓት ሙሉ ሞባይሉ ከይተረፈ ዚ ተፈቲሻ ኖ እንታይ እየ ክገብር እዚ ሓደ ተፃዋታይ ብጀካ ክዕሶ እግሪ ዝሓስብ ዚ እንታይ እየ ክገብር እንታይ ማለት እዩ ክሳዕ ክንዱ ዝፀቅጥእሲ ገርመካ እዩ ካልእ ኣሜሪኮስን ፈረንሳን ብጣዕሚ ዝገርም እዩ ኣነስ ናይ ፍፃመ ዋንጫ ዓለም ዝርኢ ዘሎ ኮይኑ ሰሚዕኒ ብጣዕሚ በ በሪ ኢንተርቴይን ዝኮነ ፀወታ ብሉ ማለት ከም ኩዕሶ እግሪ ዘማልኦ መለክዒታት ዝተማለ ፀወታ እሞ ከዓ ኣሜሪኮስ ካብተን ኣንደርዶግ ዝበሃላስ ነታ ዋንጫ ዓለም ናይ 2026 ክትወስድ ብቐዳም ነሰሪዕ ዘላ ፈረንሳ ብዝእምን ፀወታ ከምኡ ጌራ ክተባሕደ ክስዕራ ከላሲ ዶ ትብል ሕጂ ትማሊ ናይ ፈረንሳ ምስ ኖርዘር ኣይንላንድ ዝገብሮ ፀወታ ምስራኩ ኢንፋክት ናይ ኤለመንት ምቅያር ገይሩ እዩ ኣብቶም ተፃወቲ ምስ ኣይቨሪኮስ ሕጂ ኮናተ ዝገብሮ ጌጋ ሲ ርሕኮም ዓይነት ጌጋ ትገብር ከንካ ዋንጫ ዓለም ከመይ ገይሩ መስመሮም ክልኸላ ዳሞ ጉድ ትብል ዲሃኖ ማለ ግን ኣቦማካኑ ሳሊባን ስለዝወረዱ ክልኻል ገፅ ዝበለ ነይሩ ፀወታውን ዘምም ነይሩ ኦሊሴዩ ሰለስተን ጎላት ኢትዮን ብሃትሪክ ሰሪሑ ስለዚ ፈረንሳ ብልክዕ ካብተን ህዝቢ ዝግበረለን ዋንጫ ዓለም ክወስዳ ተባሂለን ዘለዋያን ብልክዕ ኣነም ከምኡ የዛምን ግን ናብ ፀወታ ምስኣተካ ካልእ ነገር ዘጋጥመካ ኩሉ ግዜ ካልእ ኣርጀንቲናውን ሰናፋ ኣይኮነትን ስፔን ከዓ ድሕሪ ፈረንሳ ስራዕ ዋንጫ ክትወስድ ተባሂል ኣለ ከም በዓል
2: ኩራ ሰማዕትና እዚ ክትሰምዖ ዝፀናሕኩም ኣብዚ ንኣትዎ ዘለና ናይ ፊፋ ዋንጫ ዓለም ዝጅምረሉ ድሮ ኢና ዘለና ወይ ዋዜማ ኢና ዘለና ንዑ ኣመልኪቱ ትፅቢትን ኩነታትን ናይቲ ፀወታታት ወይ ቅድመ ፀወታታትን ኣመልኪቱ ኢብራሂም ዓሊ ምስ ተንታኒ ስፖርት ነጋ ወልደ ጊዮርጊስ ዝገበሮ ዕላሊ ነይሩ ኣና ውና ብተኸታታሊ እቲ ፀወታታት ኣብ ዝካየደሉ እዋን ኣብዚ ኣብ ኤስቢኤስ ብሓፈሻ ትንታንታት ርእቶታትን ክነቕርብ ኢና ክትከታተሉና በዚ ኣጋጣሚ እዚ ንቕድም ናብቲ ዝቕፅል መደብና በዛ ናይ ዑስማን ዓብድራሒም ኣብ ከተማ ምፅዋዕ ክትዛነዩ ዕድመኩም

0: ግን ናይ ዓቕሚ ሕቶ እናቐረበ እዩ ዝኸይድ ዘሎ። ብተወሳኺ ምዝዋር ናይ ኤሌክትሪክ ማኪና ወይ ኢቪ ናይ ኣውስትራልያ ማኪና ምምራሕ ኩነታት ዝሰማማዕ ምዃኑ ዘይምዃኑን ሕቶ የልዕል ኣሎ። ናይ ኤሌክትሪክ ማኪና ኣብ ኣውስትራልያ ክንደይ ዋግአን? ብኤሌክትሪክ ሰርሓ መኻይን ንምግዛእ ካብ ናይ ነዳድን ናፍታ መኻይንን ንላዕሊ ክትገዝአን ዝኸበራ እየን። ኣብ ዩኒቨርሲቲ ዊንበርን ፕሮፌሰር ቴክኖሎጂን ቀጻልነትን ዝኾነ ሑሴን ድያ ኣብዚ እዋን እዚ ዝያዳ ዓቕሚ ዘፍቅዱ ሕስር ዝበላ ሞዴላት ከም ዘለዋ ይገልጽ።
1: We are starting to see more variety of models of different sizes and affordability levels. You know, 3-4 years ago we would struggle to find
0: ቅድሚ 3-4 ዓመት ካብ $50,000 ንታሕቲ ናይ ኢቪ መኻይን ክንረክብ ንፅገም ነይርና። ኣብዚ ግዜ ግን ኣብ መፋርቅ 30,000 ዝርከቡን ብመንግስቲ ብዝግበር ስጉምትታት እውን ዝሓሰሩ ክኾኑ ይኽእሉ እዮም። ከምኡን ኣሽከርከርቲ ከከም ዝነብሩሉ ከባቢ ናይ መንግስቲ መተባብዒ ድጎማ ንክረኽቡ ዝፍቀደሎም ይኸውን። ከምኡን ዝፍቀደሎም ሰራሕተኛታት ብናይ ዶሞስ ፓኬጅ ናይ ግብሪ ምጉዳል ክረኽቡ ይኽእሉ እዮም። ኣብ ክለብ ሮያል ኣውቶሞቲቭ ዌስተርን ኣውስትራልያ ኣሌክስ ፎረስ ማናጀር ነዳድን መኻይንን ብዛዕባ እዚ ከምዚ ይብል።
2: So if you have a novated lease you can get a discount on the fringe benefits tax. So that can save you quite some thousands of dollars.
0: Novated lease እንተልካ ካብቲ ቀረጽ ተወሰነ መጠን ከተመልስ ትኽእል ኢኻ። ስለዚ ንሓሙሽተ ዓመት ንኣብነት ዓመት ንዓመት $10 ከተድሕን ዝከኣል እዩ። ብኤሌክትሪክ ማኪና ምዝዋር ሕሱር ድዩ? ምስ ናይ ነዳድን ናፍጣን መኻይን ክወዳደር እንከሎ ብናይ ኤሌክትሪክ መኪና ወይ ብኢቪ ምዝዋር ብሓፈሽኡ ዝሓሰረ እዩ። መራሕቲ መኻይን ካብቲ ኣብ ዓመት ዝኽፈል ወፃኢታት ነዳዲ ክሳብ 700ታዊ ካብ ወፃኢታት ሰርቪስ ድማ ክሳብ 400ታዊ ከድሕኑ ከም ዝኽእሉ ይግመት። ፕሮፌሰር ድያ ዝተሓተ ናይ ኤሌክትሪክን ናይ ሰርቪስ ወፃኢታትን ምስ ግዜ ክውስኽ ከም ዝኽእል ይገልጽ።
1: Electricity is much cheaper than petrol per kilometer. We don't have to
0: ናይ ኤሌክትሪክ መኻይን ካብ ናይ ነዳዲ ብመጠን ኪሎ ሜትር ኣዝዩ ዝሓሰረ እዩ። ናይ ኤሌክትሪክ መኻይን ድማ ብመካኒካዊ መዳይ ዝቐለለ ስለ ዝኾነ እቲ ናይ ሰርቪስ ወፃኢታት እውን ዝተሓተ እዩ። ብሓፈሽኡ ኣብ ገዛኻ ቻርጀር ምግባር ካብቲ ኣብ ህዝባዊ መዕደሊታት ቻርጅ ምግባር ዝሓሰረ ስለ ዝኾነ ካብቶም ኣብ ህዝባዊ መዕደሊታት ብብዝሒ ዝውከሉ መራሕቲ መኻይን ዝተሓተ ወፃኢታት ክኽፍሎም ይኽእል እዩ። ናይ ኤሌክትሪክ ማኪና ክሳብ ክንደይ ርሕቀት ይጓዓዛ? ፕሮፌሰር ድያ ብዙሓት ናይ ኢቪ ሞዴላት ኣብ ሓደ ምምላእ ወይ ቻርጅ ምግባር ካብ 400 ክሳብ 500 ኪሎ ሜትር ክጓዓዙ ከም ዝኽእሉ ይገልጽ። እንተኾነ ግን ነዊሕ ርሕቀት ንምጓዓዝ መደብ ምውፃእ ዝሓትት እዩ። ናብ ዞባታት ብ10 ኪሎ ሜትራት ትጓዓዝ እንትኾንካ ፈጣን መምልኢ ከይትረክብ ትኽእል ኢኻ ድማ ይብል። ናይ ኤሌክትሪክ ማኪና ኣብ ገዛ ሓይሊ ክትመልእ ወይ ቻርጅ ክትገብራ ይከኣል ድዩ? ብዙሓት ወነንቲ ናይ ኤሌክትሪክ መኻይን ንመካይኖም ኣብ ቤቶም በቲ ንቡር ናይ ኤሌክትሪክ ሶኬት ቻርጅ ምግባር ይኽእሉ እዮም። ኣሌክስ ፎረስት እዚ ነቶም ኣብ መዓልቲ ሓፂር ርሕቀት ዝውሩ ሰባት ክኾኖም ይኽእል እዩ።
2: So if you have off-street parking and a power point in your garage or carport,
0: ኣብ ናይ ጎደናታት ደው መበል መኻይን ኣብ ጋራጅካ ወይ በቲ ገመድ ኤሌክትሪክ ከም ትጥቀም ዘጠራጥር ኣይኮነን። ነዊሕ ርሕቀት ዝጓዓዙ መራሕቲ መኻይን ግና ኣብ ገዛ ዝትከል መምልኢ ወይ ቻርጀር መግበሪ ብምትካል ተረባሕቲ ክኾኑ ይኽእሉ እዮም። መዓልታዊ ብዙሕ ትዝውር እንተኾንካ ነዊሕ ግዕዞ ትገብር እንተሊኻን ተወሳኺ ሓይሊ መምልኢ ባትሪ ተጠቐም። ኣብዚዩ እቲ ናይ ገዛ ቻርጀር ኣድላይ ዝኸውን። ኣብ ኣፓርትማ ዝነብሩ ሰባት ናይ ገዛ ርእሶም ቻርጀር ቅድሚ ምትካሎም ካብ ዝምልከቶም ናይ ስትራታ ኣካላት ፍቓድ ክረኽቡ የድልዮም ይኸውን። ቅድሚ ካልኣይ ኢድ ወይ ሰከንድ ሃንድ ናይ ኤሌክትሪክ ማኪና ምግዛእካ እንታይ ክትገብር እዩ ዘለካ? ናይ ኣውስትራልያ ካልኣይ ኢድ ወይ ሓደስ ዘይኮና ናይ ኤሌክትሪክ መኻይን ዕዳጋ ብተዛማዲ ገና ሓድሽ እዩ። እንተኾነ ኣብ ጥቕሚ ዝፀንሓ ሰከንድ ሃንድ ናይ ኤሌክትሪክ መኻይን ምግዛእ ወይ ምጥቃም ርእሰ ምትእምማን ይውስኻሎ። ተጠቀምቲ ቅድሚ ምግዛኦም ናይ ባትሪ ውሕስነት ወይ ዋራንቲ፣ ናይ ሰርቪስ ኣማራፂታትን ድሕሪ መሸጣ ዘሎ ኩነታትን ክፍትሹ ከም ዘለዎም ክኢላታት ይመኽሩ። ሚስተር ፎረስት ከምዝብሎ ተጠቀምቲ ናይ ዋናታትን ተመክሮን ናይ ማኪና ግምገማ ወይ ካር ሬቪውስ ክገብሩ ከም ዘለዎም ይምዕድ።
2: Fortunately for consumers we have around sort of 60 or so brands in the market at the moment.
0: ኣብ ናይ ማኪና ግምገማ

ማ ጥራዜ ኮነስ ሰባት ብዛዕባ ናይቲ ዋና ናይታ መኪና ዝነበረ ተመክሮ እንታይ ከም ዝመስል ኣብ ግምት ብምእታው ምርምር ምግባር ነቲ ክትከፍሎ ዝደለካ ዋጋ ብልክዕ ትፈልጦ ከም ዘለካ ኣረጋግፅ ንድሌታትካ እውን ዝሰማማዕ ምዃኑ ምርግጋፅ ኣድላይ እዩ እዚ ምንባር ኣብ ኣውስትራልያ እዩ

ክብራ ሰማዕትና ናይ ሎም መደብና ቅድምዛሙ ኣርሳት ዜና ክደግመልኩም ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ልዕሊ ኢራን ሓድሽ መጥቃዕቲ ከም ዝህሉ ኣጠንቂቑ ኣብ ቤልፋስት ድሕሪ ንምሉእ ለይቲ ኣንጻር ስደተኛታት ዝተገብረ እግርግር ኣባይትን መካይንን ብሓዊ ነዲዶም ዋንጫ ዓለም 226 ካብ ሎሚ 11 ሰነ ጀሚሩ ብወግዒ ክኽፈት እዩ ኣርሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቀነ ዝምንየልኩም ንሳኩም ዝፀናሕኩ ኣዳላውን ኣቕራብን ዝመደብ ብየነ ስመረ ብሩህ መዓልቲ እዩ

0: እንደምን አምሽታችኋል አድማጮቻችን። ለሐሙስ ሰኔ 4 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል የተረቀቀውና ስጋትን የፈጠረው ረቂቅ አዋጅ ምን ይዟል?
1: የዋስትና መብት ማስፈቀድ እንደዚሁም ደግሞ ወደ 7-8 የሚሆኑ ድንጋጌዎች በሞት የሚያስቀጡ ናቸው ብሎ ደንግጓቸዋል ማለት ነው።
0: ከቅርብ ጊዜ ወዲህ ራስን ስለማጥፋት ብዙ እየተባለ ነው። ሐኪም ምን ይላል?
2: አዎ አንዳንዴ ለምሳሌ ላፊንግ ዲፕሬሽን ይባላል አለ። በሳቂታ መልክ የሚከሰት ዲፕሬሽንም እንደዚሁ ብዙ ጊዜ ሰዎች ያው ያታልላሉ። ምንም ነገር ሊያደርግ አይችልም የምትለው እንደዛ ሊያደርግ ይችላል።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና ባጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: በትግራይ ክልል የተረቀቀውና በሞት የሚያስቀጡ 7 ድንጋጌዎችን ያካተተ ረቂቅ አዋጅ ስጋት ፈጥሯል። ረቂቅ አዋጁ በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ ጉዳት ማድረስ፣ ከጠላት ጋር መተባበርና ምስጢር ማሽለክ ከእስራት እስከ ሞት ሊያስቀጣ እንደሚችል ደንግጓል። ሌሎችንም በሞት የሚያስቀጡ ወንጀሎች የያዘው ረቂቁ አስገዳጅ ብሔራዊ ጥሪን አለመቀበል ከ10,000 እስከ 50,000 ብር እንደሚያስቀጣ፣ በሚዲያ የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት እስከ 15 ዓመት በሚደርስ ስራት እንደሚያስቀጣም ይደነግጋል። ይህንን ረቂቅ አዋጅ በተመለከተ ቢቢሲ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪክ ማህበረሰብ ድርጅት ምክትል ዳይሬክተር የሆኑትን የህግ ባለሙያ አቶ መብርሄ ብርሃንን አነጋግሯል። አቶ መብርሄ ማብራሪያቸውን የጀመሩት ይህን መሰል አዋጅ የማውጣት ስልጣን ክልሉ ሊኖረው ይችላልን የሚለውን በመመለስ ነው።
1: እንግዲህ ጠቅላላ አድርገን ስናየው አንደኛ

0: በሀገር ደረጃ ሊወጣ የሚችል እንጂ በዚህ ደረጃ ሊወጣ የሚችል ህግ አይደለም። አጠቃላይ ይዘቱን ካየኸው ግን ምን ብለን በሶስት አራት ልንከፍለው እንችላለን። አንደኛ ሰብአዊና ዲሞክራሲያዊ መብቶችን የሚያስን ነው። በአጠቃላይ ማንም ሰው እኔና አንተ ልክ እያወራን ህጉን እየገመገመ እንዳለንበት እንደዛ ማውራታችን በራሱ ሊያስቀጣን ይችላል ማለት ነው በዚህ አዋጅ። ምክንያቱም የዚህ አዋጅ ተፈጻሚነት በትግራይ ብቻ ሳይሆን በሌሎች አካባቢዎችም ስለሆነ ይህን ህግ በተመለከተ አስተያየት መስጠት፣ ሀሳብ መግለጽ በራሱ የሚያስቀጣ ነገር ነው እና ስለዚህ ሰብአዊና ዲሞክራሲያዊ መብቶችን የሚያስን ነው። ሁለተኛ ደግሞ የፍትህ አካላትን ነፃነትን የሚገፍ ሙሉ በሙሉ ነፃነታቸውን የሚያሳጣ ለምሳሌ ፍርድ ቤት ነፃነት፣ ፍርድ ቤቶች በቀረበላቸው አግባብ ለምሳሌ በዋስ ተጠርጣሪዎች ወይም ተከሳሾች በዋስ እንዲፈቱ ሊያደርጉ ይችላሉ፣ ወይም ደግሞ በቂ ጥርጣሬ ስለሌለ ከእስር ይፈቱ ሊሉ ይችላሉ። ነገር ግን እንደዚህ ማለት እንኳን በዚህ አዋጅ አይፈቅድላቸውም። እንደዚህ አድርገው ቢፈቱ ራሳቸው ከአምስት ዓመት እስከ አስር ዓመት ሊያስቀጣቸው ይችላል ማለት ነው። በሶስተኛ ደረጃ አጠቃላይ የአዋጅ መንፈስ ካየኸው በህብረተሰቡ መካከል መጠራጠርና አለመተማመን እንዲፈጠርና ሽብር የሚነዛ ነው በአጠቃላይ። ምክንያቱም አንደኛ በአብዛኛው አይተኸው ከሆነ የዋስትና መብት የማያስፈቅድ እንደዚሁም ደግሞ ወደ 7-8 የሚሆኑ ድንጋጌዎች በሞት የሚያስቀጡ ናቸው ብሎ ደንግጓቸዋል ማለት ነው። ስለዚህ የሞት ቅጣት አሁን በዓለም አቀፍ የሰብአዊ መብት ድንጋጌዎች እና አድቮኬት በሚያደርጉ ሰዎች በዓለም አቀፍ የሞት ድንጋጌ እንዲቀር ውቶታ እየተደረገበት ያለንበት ሁኔታ ነው አጠቃላይ። ይሄኛው ግን በጣም ብዙ አንቀጦች በሞት የሚያስቀጡ የሚያደርግ ነው። ኢትዮጵያ ውስጥ እንኳን በሀገር ደረጃ ማለት ነው በሞት የሚያስቀጡ የሚችሉ በምን ሂደት ማለት እንዳለባቸው ይታወቃል። እና ከዚህ አንጻር እግረ መንገዳችን እዚህ ሳውዲ ለምሳሌ እነዚህ እስረኞች በሞት ልትቀጣቸው ነው እና የሞት ቅጣቱን ይነሳልን ብሎ በተለያየ መንገድ አድቮኬት የተደረገ ነው እና የክልሉ ፕሬዚዳንት ባለፈው ይሄን እንደዛዴ ጽፏል አይቻለሁ እና ፕሬዚዳንት ነኝ የሚሉ እና አሁን ተመልሰው ግን በዚህ ክልል እነዚህ አይነት አፋኝ የሆነ ሚዲያ ሙሉ በሙሉ የሚዘጋ ምንም አይነት እኔ ከምሰጠው ፍቃድ ውጪ ምንም አይነት ሚዲያ እንዳይንቀሳቀስ የሚያግድ ሰዎች አላግባብ የሚታሰሩ በር የሚከፍት እና በህገ መንግስቱ አንቀጽ 9(1) መሰረት ይህን ህገ መንግስት የሚቃረኑ የትኛውም ህግ፣ ልማዳዊ አሰራር እና ማንኛውም ነገር ተፈጻሚነት የለውም ይላል። በተለምዶ ያው የክልሎች ህገ መንግስት በአብዛኛው የፌዴራል ህገ መንግስት የሰብአዊ መብት ድንጋጌዎች አጠቃላይ ምንድነው የሚያስቀሩት? እነዚህ የፌዴራል ለፌዴራል የተሰጡ ስልጣኖች ብቻ በማስቀረት ነው የክልል ህገ መንግስት እና ከራሱ ከክልል ህገ መንግስት ራሱ የሚቃረን ነገር ነው። ለምን ብትለኝ ለምሳሌ የወንጀል ህግ የመጨረሻው ድንጋጌ የዚህ ረቂቅ አንቀጽ 81 ማለት ነው። የዚህ አዋጅ ተፈጻሚነቱ ከመቼ ጀምሮ ነው ይልና ንዑስ አንድ ላይ ምን ይላል? ከጸደቀበት ቀን ጀምሮ ተፈጻሚ ይሆናል ይልና በኤክሰፕሽን ደግሞ በልዩ ሁኔታ ከአንቀጽ 35 ከ48 የተደነገጉ ወንጀሎች ከጥቅምት 24/2013 ጀምሮ ተፈጻሚ ይሆናል ይላል። ይሄ ማለት ምን ማለት ነው? አዋጁ ወደኋላ ተመልሶ ይሰራል ማለት ወንጀል ወደኋላ ተመልሶ አይሰራም። ይሄ በህገ መንግስቱ አንቀጽ 22 በወንጀል ህግ እንደዚሁም በዓለም አቀፍ የሰብአዊ መብት ድንጋጌዎች አንድ ወንጀል ወደፊት ነው የሚሰራው። ስለዚህ ዛሬ ላይ ሆኖ 2013 ላይ አንተ ከጠላት ጋር ሰርተሃል፣ ለምሳሌ ጊዜያዊ አስተዳደር ላይ የሰራ አንድ ግለሰብ ቢኖር በ2013 ይህን እንትን ብለህ ከጠላት ጋር እንደዚህ ሰርተሃል ተብሎ ወደኋላ ተመልሶ እንዲሰራ የሚያስገድድ ስለሆነ በአጠቃላይ ከክልሉ ህገ መንግስትም ከፌዴራል ህገ መንግስትም የሚቃረን ነው ማለት እንችላለን።
1: ጥሩ። እንደው እንደ ህግ ባለሙያ አላማው ምንድን ነው ብለህ ትገምታለህ?
0: ሶስት አራት አላማዎች ሊኖር ይችላሉ ብዬ ገምታለሁ። አንደኛ ክልሉን ሙሉ በሙሉ መቆጣጠር፣ ማለት ስልጣን መቆጣጠር፣ በምንም ነገር ሀሳብ የሚያነሳ ወይም ደግሞ በምንም ነገር ክሪቲሳይዝ የሚያደርግ አካል እንዳይኖር ሙሉ በሙሉ ስልጣን መቆጣጠር ነው ዋናው፣ በብቸኝነት መቆጣጠር ማለት ነው። ስለዚህ የሚቀናቀን ሀይል ካለ በዚህ ህግ ይመታል፣ በዚህ ህግ በህግ ሰበብ እየታሰረ ወይም ደግሞ ክልሉን ለቀው እንዲወጣ ይደረጋል። ተቀናቃኝ አይኖርም ማለት ነው። ሁለተኛ ምን አላማ ሊኖረው ይችላል? ተጠያቂነት እንዳይኖርም ያደርጋል። ፍትህና ተጠያቂነት፣ ከተጠያቂነት ለመዳን ሲባል ይህን ህግ አውጥተው ማፈን ይፈልጋሉ ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ ልክ ምናልባት እንደ ኤርትራ ላይ እንዳላለ አደለ፣ በቃ ክልሉን ሙሉ በሙሉ ከሰው ባዶ ማድረግ ላይ ወጣቱ ለምሳሌ ለእነዚህ አፋኝ ህግ መንቀሳቀስ መስራት አይችልም። ስለዚህ ያለው

0: ብቸኛ እድል ክልሉን ለቆ መውጣትና ወደ ስደት መሄድ ነው የሚሆነው። ወጣት ከሌለ ደግሞ ተገዳዳሪ ኃይል የለም። ሙሉ በሙሉ ክልሉን አፍኖ ለመያዝ የታሰበ ነው የሚመስለው።
1: ረቂቃዋጁን በተመለከተ ከህዋት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዛሬን ጨምሮ ባለፉት ሳምንታት ራሳቸውን ያጠፉ ወጣቶች ምስል በስፋት በማህበራዊ ትስስር መድረኮች ሲጋራና በርካቶች በጉዳዩ ሲነጋገሩበት ተመልክተናል። ይህ የራስን ህይወት የማጥፋት ነገር ለምን ከቅርብ ጊዜ ወዲህ እየተዘወተረ መጣ በሚል ባለሙያ ለማነጋገር ወደድን። ዶክተር ግንባሩ ገብረ ማርያም ከ30 አመታት በላይ በአእምሮ ጤና ህክምና ላይ ቆይተዋል። ስለ ጉዳዩ እንዲያስረዱን ጋብዘናቸዋል።
2: ጠንካራ የሆነ ከጄኔቲክስ ጋር በተያያዘ እንዳለ ነው ሳይንስ የሚያሳየው።
3: ለምሳሌ ሁለት ሰዎችን ብናመጣና ለአንድ ችግር ብናጋለጣቸው መፍትሄው ራስን ማጥፋት እንደሆነ ያስባል። ሌላኛው ይሄም ቀን ያልፋል ብሎ ያሳልፈዋል። ሳይንሱ ምን ይላል?
2: በቤተሰባቸው የሱሳይድ ወይም ደግሞ ራስን የማጥፋት ሂስትሪ ታሪክ እንዳለ ያሳያል። እና ጄኔቲክ ሎዱ ወይም ደግሞ ጫናው ከፍተኛ ነው። ለራስ ማጥፋት ብቻ ሳይሆን ለአእምሮ በሽታም እንደዚሁ ነው።
3: ስለዚህ ይሄ ማለት የሆኑ ሰዎች የበለጠ ራስን ለማጥፋት የተመቻቹ ሆነው ይወለዳሉ በተፈጥሮ ማለት ነው።
2: እንግዲህ አንድ ቤት ሲሰራ ብረት፣ ብሎኬት ወይ ደግሞ ድንጋይ ወይ እንጨት ብቻ አይደለም፣ ብዙ ነገሮች ያስፈልጋሉ። አንድ በሽታም አንድ ችግር እንዲከሰትም የብዙ ችግሮች የብዙ ሁኔታዎች መመቻቸት ይጠይቃል። ስለዚህ የስትሬስ ባለ ጊዜ እነዚህ ሰዎች ለስትሬስ ብታጋልጣቸው ጄኔቲክ ሎድ የሌላቸውና ያላቸው የሚሰጡት ምላሽ አንድ አይደለም። ጄኔቲክ ሎድ ያላቸው የሚሰጡት ምላሽ ያው ወይ በሱሳይድ ወይ በሜንታል ኢልነስ ይሆናል።
3: እሺ፣ በጣም ጥሩ። ስለዚህ በአንድ ቤተሰብ ውስጥ የልጅ እንደዚህ ታሪክ ብናጠና የሆነ ቤተሰብ የበለጠ ራስን የማጥፋት እርምጃ የወሰደ ቤተሰብ ልናገኝ እንችላለን?
2: አዎ፣ ተጋላጭነት ይኖራል ማለት ነው።
3: ዶክተር፣ አሁን የሆነን ሰው እርሶ አይተው ታሪኩን በተወሰነ መንገድ ቢነግሮትና ራስን ስለማጥፋት እንደሚያስብ ምንም ነገር ባይገልጽልዎት ይሄ ሰው ራስን ሊያጠፋ ይችላል ብለው ሊገምቱባቸው የሚችሉ ምልክቶች አሉ?
2: አዎ፣ ዋርኒንግ ሳይንስ የምንላቸው ነገሮች አሉ። አንዳንዴ እንደ ቀልድ አድርገው ሊዝቱ ይችላሉ፣ ወይ ደግሞ እንደ ቀልድ አድርገው መኖር ምን ያደርጋል ሊል ይችላል፣ ወይ ደግሞ ቤተሰባቸውን አይታገኝኛለሽ ብለው የሚዝቱበት ጊዜ አለ። ያ እንደ ቀላል ነገር አድርጎ መውሰድ አያስፈልግም። እና እኛ ብዙ ጊዜ ግለሰቡ ብቻ የሚለን ነገር ሳይሆን ታሪክ ከቤተሰብም እንወስዳለን ወይ ከጓደኛ እንወስዳለን። ገንዘቡን ለምሳሌ ያለ ሀብቱ ሲያባክን ከታየ ብዙ ነገሮች ለምሳሌ አንዳንድ ሰዎች ሁሉ ኑዛዴ ሁሉ ያደርጋሉ ድንገት ተነስተው እና ብዙ ምልክ ዋርኒንግ ሳይኖች የማስጠንቀቂያ ምልክቶች ናቸው እነዚህ።
3: በእርሶ አንድ ሰው ጤናማ የሆነ ሰው ደበኛ ኑሮውን እየኖረ ያለ ሰው እንዴት አይነት ምልክቶች ሲታዩበት ይሄ ነገር ችግር ሊኖር ይችላል ብሎ ቤተሰብ ወደ ሕክምና መውሰድ አለበት?
2: ከተለመደው ባህሪ ውጭ የሆኑ ነገሮች ያሳያል። ለምሳሌ ከዚህ በፊት ሶሺየብል የነበረ እንዳው ተግባቢ የነበረ ከሰው ጋር ይገናኝ የነበረ አሁን ራሱን እንደማግለል ይላል፣ አንድ ምልክት ነው። ሌላ ደግሞ አንዩዥዋሊ የሆነ አደንዛዥ እጽ ውስጥ ሲገባ ይታያል። በራሱ ሩም ውስጥ የሚቆይ ከሆነ ሁልጊዜ ለብቻው በቃ ብቸኝነትን የሚያዘወትር ከሆነ አንድ መጠጠር ያለብን ነገር ነው።
3: አንዳንዴ ደግሞ ዶክተር፣ የበለጠ ተጫዋች፣ የበለጠ ሳቂታ፣ የበለጠ ቀላጅ ይሆናሉ ሰዎች ድንገት ተነስተውና ይህ ሰው በፍጹም ይሄ ሀሳብ ውልብ ብሎበት የማያቅም ራስን ማጥፋት ብለን ስናስብ ደግሞ ከባድ ነገር እንሰማለን። ምናልባት እሱም የሆነ ምልክት ነው እንዴ?
2: አዎ፣ አንዳንዴ ለምሳሌ ላፊንግ ዲፕሬሽን ባነር አለ። በሳቂታ መልክ የሚከሰት ዲፕሬሽንም እንደዚሁ ብዙ ጊዜ ሰዎች ያው ያታልላሉ። ምንም ነገር ሊያደርግ አይችልም የምትለው እንደዛ ሊያደርግ ይችላል። ስለዚህ ሁል ጊዜ እንዳው የድብርት ምልክት ወይ ድብርት ብቻ እንዳው በኮመንሊ በየጊዜው በተለመደው መልክ እንደሚከሰት ሳይሆን በሌላ እንግዳ በሆነ መልክ ሲከሰት ይሄ ማሳሳች ነው።
3: ሰዎች ራሴን ላጥፋ የሚል ሀሳብ ወደ አእምሯቸው የሚገባው በምን ምክንያት ነው?
2: በእውነት ጥሩ ጥያቄ ነው። ብዙ ምክንያቶች ይኖራሉ። ለምሳሌ አሁን ህይወት በጣም ስትሬስፉል ሲሆን፣ ዳይላማ መውጫ ቀዳዳ ሲያጡ ሰዎች ከፍተኛ የሆነ ስትሬስ ውጥረት ውስጥ ሲገቡ፣ ያልጠበቁት ነገር ሲገጥማቸው፣ በዚህ ጊዜ ለእነሱ አንድ አማራጭ ሆኖ የሚታይ

0: ይሆናል። ግን አንዳንዴ ይሄ ኢምፐልሲቭ በምንለው በግብታዊነት የሚደረግና ታቅዶ ታስቦ የሚደረግ አይነት ራስን የመጉዳት ችግር አለ። ለምሳሌ አንድ አደጋ ቢደርስ የሆነ ነገር ንብረት ቢወድም ወይ የሆነ የጠበቀው ነገር ባታገኝ ኢምፐልሲቭ በሆነ መንገድ ራሳቸውን የሚጎዱ ይኖራል። እና ግን አንዳንዶቹ በጣም አሁን ድብርት ውስጥ ያሉ ሰዎች እቅድ አውጥተው ያ የመጣውን ሀሳብ ፕላኑን በምን ራሳቸውን እንደሚጎዱ ማስታወሻ ሁሉ የሚተዉ አሉ።
1: ማስታወሻ ሲሉኝ ምን አስታወሰኝ? ልጆች ከቅርብ ጊዜ ወዲህ አንዳንድ ወላጆች ያሳሰባቸው ነገር ያለ ይመስላል። ልጆቻቸው ይሄ ካልተገዛልኝ ራሴን አጠፋለሁ ይላሉ። አንዳንዴ እንደውም ማስፈራሪያም ያዩታል አንዳንድ ቤተሰቦች፣ አንዳንዶች ደግሞ ይጨነቃሉ። ምን ይመክራሉ?
0: አዎ፣ ያው መናቅ አያስፈልግም። ማንኛውም ጀስቸር ሱሳይዳል ጀስቸር እንለዋለን። ሰዎች አይ ቀልዶ አያደርገውም ትኩረት ሊስ ብሎ ብዙ ጥናቶች ተደርጓል። እንደዚያ ያሉች ሰዎች ላይ ጥናት ተደረገና አብዛኛዎቹ ይፈጽሙታል። ስለዚህ ለምን አሰበው፣ ለምን አለው፣ ዋይ የሚለው ነገር ማሰብ ያስፈልጋል። እኛ ብንታለል ይሻላል። እኔ እውነቱን ልንገርህና አሁንም እግረ መንገድ ልናገር የምፈልገው ሱሳይድ መከላከል ይቻላል፣ ማከምም ይቻላል
1: ነው እንዴ?
0: አዎ።
1: እንዴት ተደርጎ?
0: አንደኛ ያው የብሬን ኬሚስትሪ ላይ ዲስተርባንስ ይኖራል። እንደዚህ አይነት ነገር በሚኖርበት ጊዜ ክራይሲስ ነው፣ ይሄ ላይፍ ክራይሲስ ነው። እነዚህ ሰዎች ችግር በሚገጥማቸው ጊዜ ኢመርጀንሲ ሰርቪስ፣ ምክንያቱም አሁን እንደ ሳይካትሪክ ኢመርጀንሲ ወይ ደግሞ ኢመርጀንሲ ድንገተኛ አድርገን ነው የምንወስደው። በጣም ኢሚዲየት የሆነ ፈጣን የሆነ ትኩረትና ፈጣን የሆነ እርዳታ ያስፈልጋል። ማለት ለምን እነዚህ ሀሳቦች መጡ ብለን እናጠናለን። ወይ ደግሞ አንደርላይንግ የሆነ የተደበቀ ሜንታል ዲዞርደር ሊኖር ይችላል፣ ወይም ደግሞ ሌላ ላይፍ ሴቨንት ችግር ሊኖር ይችላል። ዝም ብለን አይደለም፣ በቀላል አይደለም የምንወስደው። ታሪክ ከቤተሰብም ከሁሉም ወስዶ ምንትን ማከም ያስፈልጋል።
1: ወደ ሐኪም ቤት እንደዚህ ወደ ባለሙያ ከመውሰዳቸው በፊት ቤተሰብ ምን ሊያረግ ይችላል? ጓደኛ ምን ሊያረግ ይችላል? ከዚሁ ጋር አብረው የሚመልሱልኝ እንደዚህ አይነት ሀሳቦችም መጣ ሄደት የሚልበት ሰው ጠንከር ያለ ድብታም ውስጥ የሚገባ ሰው ምን ቢያረግ ጥሩ ነው? አንዳንዶች ጸሎት ጥሩ ነው ይላሉ፣ አንዳንዶች ከጓደኛ ጋር ማውራት፣ ሀሳቡን ማጋራት፣ በቀላሉ የሚያልፍ ነገር እንደሆነ ማሰብ፣ እንደዚህ ምክሮች ይለቀ የባለሙያ ምክር ምን ይመስላል?
0: አዎ፣ በእውነቱ አንድ ሰው ዲስትሬስ ውስጥ ወይ ሰቆቃ ውስጥ የሆነ እንትን ውስጥ በሚገባበት ጊዜ መተንፈስ በጣም ፋይዳ አለው። ለሰው ለጓደኛ ለሚያምኑት ሰው መንገር፣ እንደገና ቤተሰብም ምን ማድረግ አለበት? እንደዚህ አይነት ነገሮች ሲታዩ ለአደጋ የሚያጋልጡ ነገሮች ቤትም ይሁን አካባቢ ባይኖር ጥሩ ነው። ለምሳሌ አንዳንድ ደህና ሀብታም ቤተሰቦች መሳሪያ ሁሉ ተጋልጦ ሊቀመጥ ይችላል። መሳሪያን ማሸሽ፣ ለእነሱ እንዲጋለጥ አለማድረግ፣ መድኃኒቶች ኢቨን አምፒሲሊን ጭምር፣ ሌሎቹ ኦቨርዶዝ ይወስዳሉ። ከመጠን በላይ ይወስዱና ራሳቸውን ሊጎዱ ስለሚችሉ ደግሞ ባኞ ቤት ውስጥ ያሉ መርዝ፣ የሽንት ቤት መርዝ፣ ሌሎቹ ሹላሹል ነገሮች፣ ስለታም ነገሮች፣ ለአደጋ የሚያጋልጡ ነገሮች አጠገብ አለማድረግ፣ ለብቻቸው እንዳይሆኑ በተቻለ መጠን እንዳው ሳያውቁ እንዲጠበቁ ለአብሮነት ተብሎ እንደዛ እንትን ቢሆን ጥሩ ነው። እርዳታ አለው። እንደ ድንገተኛ የልብ ድንገተኛ እንዳለ ሁሉ በዚህም በአእምሮ ህመም አንዱ ድንገተኛ ከሚባሉ ነገሮች ስለሆነ የድንገተኛ ሕክምና አለ።
2: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ሳውዲ 4 ኢትዮጵያውያንን በሞት ስትቀጣ፣ የኢትዮጵያ መንግስት ደግሞ ከ1600 በላይ ኢትዮጵያውያን በምህረት እንደተለቀቁ ገልጸዋል። በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዓለም ዋንጫ አሜሪካ እንዳይገባ የተከለከለው ሶማሊያዊው ዳኛ በፒኤስጂ እና በአስቶን ቪላ መካከል የሚካሄደውን የአውሮፓ ጨዋታ እንዲመራ ተመረጠ። ናይጄሪያ የጥቃት ኢላማ የሆኑ ዜጎቿን ከደቡብ አፍሪካ ማስወጣት ጀመረች። የመጀመሪያዎቹን 270 ናይጄሪያውያን የያዘ አውሮፕላን ዛሬ ከጆሃንስበርግ ተነስቷል። ፕሬዚደንት ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴት በቅርቡ እንደሚቆጣጠሩ አስታወቁ። ፕሬዚደንቱ ኢራን ዛሬ ሌሊትም በኃይለኛው ትመታለች ካሉ በኋላ እቅዳቸውን መሰረዛቸውን ከደቂቃዎች በፊት ገልጸዋል። በተያያዘ አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ መሽመጥን ሙሉ በሙሉ መዝጋቷን አስታውቃለች። ለመጀመሪያ ጊዜ 48 ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ ዛሬ ሜክሲኮና ደቡብ አፍሪካ በሚያደርጉት ግጥሚያ ይጀመራል። ለመሆኑ ይህ የዓለም ዋንጫ ምን አዳዲስ ህጎች ይኖሩታል?

0: ፋሲካው መንበሩ አጭር ዘገባ አለው።
1: አሶስተኛው የዘንድሮ የዓለም ዋንጫ ብዙ አዳዲስ ማስተካከያዎችን በመጨመር ነው የሚደረገው። የተወሰኑትን እንመልከታቸው። በጨዋታው መካከል ሰዓት ማባከን ቅጣት ያስከትላል። ከሜዳ የሚወጣው ተጫዋች በ10 ሰከንድ ውስጥ ከሜዳ የማይወጣ ከሆነ እርሱን ቀይሮ የሚገባው ተጫዋች ቢያንስ ለአንድ ደቂቃ ከጨዋታው ውጪ እንዲሆን ይደረጋል። የዱሮራ ወይም የመልስ ምት በ5 ሰከንድ ውስጥ ካልተጀመረ ውሳኔው ተቀልብሶ ውሮራው ወይም የመልስ ምቱ ለተቃራኒው ቡድን ሊሰጥ ይችላል። ከሜዳ ውጭ ህክምና የተሰጣቸው ተጫዋቾች ወደ ጨዋታው የሚመለሱት ለአንድ ደቂቃ ውጭ ከቆዩ በኋላ ይሆናል። ነገር ግን ለግብ ጠባቂዎችና ከፍተኛ ጉዳት ለሚያስተናግዱ ተጫዋቾች ልዩ ሁኔታ ይኖራል። በ23ኛው የዓለም ዋንጫ ቢጫ ካርድና የማዘመት በቫር ይታያል። ሁለተኛ ቢጫና አወዛጋቢ የማዘመት ሲሰጥ የውሳኔው ትክክለኛነት በቪዲዮ ማጣሪያ ይደረግበት። ሜዳ ውስጥ በሚፈጠር የተጫዋቾች ውዝግብ ምክንያት አፍን በእጅ በክንድ ወይም በልብስ ሸፍኖ ማውራትና ምላሽ መስጠት በቀጥታ ቀይ ካርድ ከሜዳ ያስባረራል። በእነዚህ ህጎች በመዳኘት ከሚሳተፉት 48 ሀገራት መካከል አንዱ ሀገር ዋንጫውን ታሸንፋለች። ይህ በአይነቱ ለየት ተደርጎ የተዘጋጀውን የዓለም ዋንጫ ማን ያሸንፋል ብላችሁ ታስባላችሁ? ሐሳባችሁን አጋሩን።
0: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። እንደዚሁም አሁን በቅርቡ የጀመርነውን BBC News Amharic የቲክቶክ አድራሻችንን በመከተል መረጃዎችን ማግኘት ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዝግጅቶች እንገናኛለን። ጤና ይስጥልን።

0: እንስሙላችሁ ነው ማለት አ ከናፍ አገርሲሰ ጉርጉዳ ሜክሲኮ ተንገገፈማ ስታዲየም ሜክሲኮ ተደከንተም ንሐር አገገፈማ ጀቹዳ
1: ከናፍማ ዋንጨና ዱኛ ቢዮ ተሰዲቱ ቆፔ ተሰበረና አደዳ ለኮሲ ቢዮ ተርማተንስ ጉዳዳ ከናፍማ ሲርን በንንሳሱን ሜክሲኮ ደሞ ካናዳሞ አሜሪካ ተጣ
0: ከሜክሲኮ ሜክሲኮ ተገገፈማ ከና አሜሪካስ ተበጀል ቀባቲን አሜሪካ ተንገገፈሙ ታጀቹዳ ገሩ ሲርን በንንሳ ዋንጫ ዱኛ ተበጀል ቀባቲን ከንገገፈሙ እንሞ ሜክሲኮ ተደከንገገፈሙ መጀቹዳ ከናፍ እታንሴሞ ተበቱ ገገፈ መጀቹዳ ከናፍ ስታዲየሚ ጉዳ ስታዲዮ አዜካ ጀደሙት ተደከን ገገፈ መጀቹዳ ከነቱ ኤገ መጀቹዳ ራዋንጫ አዱኛ ረት
1: ቶሌጋ ፊቆ ጥሙራቲ ኤጋ ቢዮኒ ዋንጫ ንስተበተሙ ካናዳ አሜሪካ ፊ ሜክሲኮ ዳ ፈጎደ ኢትዮጵያ ራ ሳቲንሳስ ገርገር ገገፈተኑ ከኝ ወንቲ ወቱ ቀበማል ተበከን ረቲ
0: ተበከን ረቲ ጃለቶን ኩበል ሚላ ዋለመ ኤጉ ቶኮን ሐልከን ሰዓቲ ጉቱ ቱረኒ ወሶረፊን ቡለኒ ተበዳውቹዳ ሰበምንሳ ተቦን ገርቶኮ ሰዓቲ ተርበት ካንሞ ሰዓቲ ሰገል ካንሞ በሪረ ሰዓቲ ኩደቶኮ ከዘት ከነን ገገፈማን ስንጅሩ አቹማዩ ታ የሮኒ ሜክሲኮ ካናዳ ካን አሜሪካዩ ኢሳንምት ዩ አደደዳ ጀቹዳ ኑፊስ ባይ ፈጎደ ኑራቲ ተምነ ፈከኛ ፍተምን ጀልቀባላሉ ሐረ ሰዓቲ አፍሩት ከንገገፈሙ ከሜክሲኮ ፊ አፍሪካ ኪባ ከነቆፋዳ ፈከኛ ፍተምን ቢ አፍሪካ ጀልቀባ ብራን ገገሲቱ ሞሮኮ ፊ ብራዚል ግዱት ከገገፈሙ ድልበታል ከንከሳ ሰዓቶር በትጀልቀባ ከናፍ ዳወቹዳ ባይ ረክሳዳ
1: ጉዳግለቶ ምዛላለም
0: ገለቶም
1: ለገፈተ ተገኛ ሰገንታ ቢቢሲ አፋን ኦሮሞ ከሚሰገልግላ ጥሙራት ጅራ ቢቢሲ አፋን ኦሮሞ ቲክቶክ ሃራ በነመረቲ ሆዶፍ ደንደሱ ቪዲዮን በበረዱ ጉያ ጉያን ቀዲሳት ጅራ አችረቲን ሆዶፋስን እንጀና ዩቲዩብ ፌስቡክ ኢፊ ዋትስአፕ ይረትለ ጅራ በሬፋን ሞድ ብሱፍ ከረ ዌብሳይት ገኛ ቢቢሲ አፋን ኦሮሞ.com ላችሁ ደንደሱ ይርፓ ገመቹን ቆፔሴ አማዩታናን ኤሴ ገመ ቴክኒካን ጆናታን ሙዋንጊ ኖብረቱሬ ኡልፋዳ ብሮልት ደብናው
2: مشي الساعة 9:10 بقدر تستمع حلالة في مدبات بي بي سي تغرينيا حجي كدقامي

0: ጥዕና በልና ክብራት ሰማዕትና ናይ ዕለተ ሓሙስ መደብና ጀሚሩ ኣሎ ፍሉይ ልኡኽ ሕብረት ኣፍሪቃ ኦሊሰጎን ኦባሳንጆ ምስ መራሕቲ ሕወሓት ተራኺቡ
1: ጅመር እዩ ይፃዕሪ ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ክንኪ ክሰርሕ እየ ዝብል መሽሙ እዩ ዘለዎ
0: ኣካታዓይ ኮይኑ ዘሎ ሓዱሽ ረቂቕ ኣዋጅ ትግራይ
2: ክልላት ከምዚ ዓይነት ኣዋጅ ከውፃ ሕጊ ኣይፍቀደለንን ማለት እዩ ሃገር ተኾንካ ጥቕሓ ከምዚ ዓይነት ሕጊ ክተውፅ ትኽእል
0: ኣብ ቤልፋስ ዘጋጠመ ዓመፅ ኣንጻር ስደተኛታት ኣብ ነበርቲ ዝሕደረ ፅልዋ
3: ዕፀው ገለም ዝተባሃለ ዓፂእ ንገዛ መፅእ ማለት እዩ ድሃር ኣይፀንሑንካ ታናይ ምሸት እቲ ቁሩብ ክብድ በለ ኩነታት ሓልፉ ማለት እዩ
0: ሓፀርቲ ዜናታት እውን ኣለና ምሳና ፅንሑ ብ221 ንኩናት ትግራይ ሰላማዊ ፍታሕ ንምርካብ ዝተመዘዘ ፍሉይ ልኡኽ ሕብረት ኣፍሪቃ ፕሬዚደንት ናይጀርያ ነበር ኦሊሰጎን ኣባሳንጆ ሎሚ ምስ መራሕቲ ትግራይ ከም ዝተራኸበ ተገሊጹ ኣባሳንጆ ምስ ኣብ ቀረባ እዋን ፕሬዚደንት ትኽልል ምዃኑ ዝኣወጀ ኣቦ መንበር ሕወሓት ደብረፅዮን ገብረ ሚካኤል ተራኺቡ ኣብ እዋናዊ ጉዳያት ከም ዝተዘራረበ ቢቢሲ ካብ ቤት ፅሕፈት ፕሬዚደንት ዝረኸቡ ሓበሬታ የመልክት ኣምባሳደር ኣዲስ ባሌማ ንጋዜጠኛታት ኣብ ዝሃቦ መግለፂ ኦሊሰጎን ኣባሳንጆ ኣብ መንጎ ሕወሓትን መንግስቲ ፌደራልን ዲፕሎማስያዊ ዘተ ንክጅመር ፃዕሪ ከም ዝገብር ሓቢሩ
1: ጅመር እዩ ይፃዕሪ ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ክንኪ ክሰርሕ እየ ዝብል መሽሙ እዩ ዘለዎ ስለዚ ካብኡ ተበጊስና ናበይ ከም ዝበፅሕ ክርኢና ንዳያሎግን ፖለቲካል ዳያሎግ ክፉት እዩ ኦፊስና ንሕና ኩሉ ሰዓት ድልዋት ኢና ኩናበልና መግለፅታት ክነውፅእ ኣለና ኣዚ ነጊርናዮም ኣለና ዘለና ፀገም ተዝውዝለሎ ኩነታት ነገርና ኣለና ንሱ ተረዲቦ ኣሎ ላስዋይ ቀልጢፈ ክኸይድ ኢሉ ሰዓቱ ሕፂሩ ክኸይድ ይፍትን ኣሎ ንምንታይ ኣብኡ ከይዱ ድማ ክዘራረብ
0: ኣብዚ እዋን ኣብ መንጎ ክልላዊ መንግስቲ ትግራይን መንግስቲ ፌደራልን ተፈጢሩ ዘሎ ወጥሪ ናብ ኩናት ከየምርሕ ስክፍታታት ኣልዒሉ ኣሎ ሓበሬታ መገሻት ልኡኽ ምስ ተሰምዐ እቲ ወጥሪ ብሰላማዊ መንገዲ ንክፍታሕ ተስፋ ዝህብ እዩ ዝብል ርእይቶ ይስማዕ ኣሎ ብመንግስቲ ፌደራል ስልጣኑ ንሓደ ዓመት ዝተናውሐ ፕሬዚደንት ነበር ግዜያዊ ምምሕዳር ትግራይ ጀነራል ታደሰ ወረደ ተገዲዱ ካብ ቤት ፅሕፈቱ ክወፅእ ካብ ዝግበር እንድሓር ኣብ ምንታይ ኩነታት ከም ዝርከብ ዛጊት ዝፍለጥ ነገር የለን

0: ካብ ትግራይ ከይወፃና ሎሚ ቀነ ኣብ ማሕበራዊ ሚድያ ተዘርጊሑ ዘሎን ብክልላዊ መንግስቲ ትግራይ ከም ዝወፀ ዝንገረሉ ልዕሊ 4 ገፅ ረቂቕ ኣዋጅ ከካትዕ ቀኒሎ እቲ ህላወን ድሕነትን ህዝቢ ትግራይ ንምውሓስ ዝወፀ ኣዋጅ ብሄራዊ ክልላዊ መንግስቲ ትግራይ ዝብል መፀውዒ ዝተዋህቦ ሰነድ ኣብ ኢትዮጵያ ብዙሕ ዘይተለምዱን ካብቲ ስሩዕ ክልላዊ ይኹን ሃገራዊ ሕገ መንግስቲ ወፃኢ ትርጓመታት ዝተዋህቦም ብሞት ዘቕፅዑ ዓንቀፃትን ድንጋገታትን ዝሓዘ ኮይኑ ይረአ ብዛዕባ ናፅነት ምግላፅ ሓሳብ ግድድ ዕስክርና ከምኡውን ክሳብ መቕፃዕቲ ሞት ከስዕብ ዝኽእል ኣንቀፃት ኣስፊሩ ምህላው ብዙሕ ሕቶታትን ስክፍታታትን ይልዕል ኣሎ ኣብዚ ጉዳይ ሃና ዘራፅዮን ንጠበቓን ምክትል ዳይረክተር ሂውማን ራይትስ ፈርስት መብርሂ ብርሃነ ተወኪሳቶላ
1: ረቂቕ ንዘለት ሕጊ ይፀደቓን ከም ሕጊ ንምውሳድ ብጣዕሚ ዝከብድ እዩ ዝኸውን ማለት እዩ ምክንያቱ እንታይ እዩ ሓደ ከምዚ ዓይነት ሕግታት ናይ ምውፃእ ስልጣን ኣብ ፌደራላዊ ሕገ መንግስቲ ዓንቀፅ 55 ከምኡውን ዓንቀፅ 51 ንፌደራል መንግስቲ ወይ ድማ ንባይተወከልቲ ህዝቢ ዝተዋሃበ ስልጣን እዩ ማለት እዩ ስለዚ ክልላት ከምዚ ዓይነት ሕጊ ከውፃእ ስልጣን የብለንን ከምዚ ዓይነት ቅርፂ ዘለዎም ሕግታት ብፍላይ ክፍል 3 ተሓታትነት ገበን ካብ ዓንቀፅ 8 ጀሚሩ ዳርጋ መብዛሕትኡ ብዛዕባ ገበን ንዛረብ ኣዋጅ ስለዝኮነ ክልላት ከምዚ ዓይነት ኣዋጅ ከውፃእ ሕጊ ኣይፍቀደለንን ማለት እዩ ስለዚ ምናልባት ከምዚ ዓይነት ሕጊ ከውፅእ ዝኽእል ሃገር ተኾንካ ጥሕሓ ከምዚ ዓይነት ሕጊ ክተውፅእ ትኽእል ኣርቂቕዎ ዘሎ ቤት ምክሪ እውን ቅድሚ 6 ተመሪፀ እየ ዝብል መንግስቲ ዘውፅኦ እዩ እዚ መንግስቲ እዚ ድማ ፕሪቶርያ ስምምዕነት መሰረት እቲ ቤት ምክሪ እውን ክፈርስ ኣብ ስምምዕነት ተበፅሖ ስለዝኮነ ካብኡ ሓሊፉን ግዜ ዝሓለፈ ስለዝኮነ ብሓፈሻ ሕጊ እዚ ናይ ምውፃእ ስልጣን የብሉን ማለት እዩ
2: ስለዚ እዚ ብስፐሲፊካሊ ምስ ናይ ክልልን ፌደራልን ሕጊ ዝኮነ ዝሳነየሉ መገዲ የለን ኢልና ዲና ክንወስድ ንክእል
1: እወ ምንም ንሳነ ምክንያቱ ንክሳነታ እዩ ምስቲ ሕገ መንግስቲ ዝፃረር እዩ ብቐጥታ ማለት እዩ ኣብ መወዳእታት ተፈፃምነት ናይዚ ኣዋጅ ኢሉ ዓንቀፅ 81 ካብ ዓንቀፅ 35 ስካብ 48 ዘለዉ ድንጋገታት ካብ ጥቅምቲ 24 213 ዓመቶም ጀሚር እዩ ዝኸውን ይብል ፍፁም ከምዚ ዓይነት ሕጊ ኣይኮነ ሓደ ፀረ ሕገ መንግስቲ እዩ ብዝኾነ መትከል ኣብ ዝኾነ ዓዲ ከምዚ ዓይነት ሕጊ ይወፅን ናይ ገበን ሕጊ ብባህር እዩ ንቅድሚት ይሰርሕ ካብ ዝወፀሉ ገበን ማለት ታይ ዝተኸልከለ ታይ እዩ ዝተፈቐደ እንድዩ ስለዚ እዚ ድማ ኣዋጅ ምስ ወፅኢካ ትፈልጦ ማለት እዩ ሕዚ ንኣብነት ብዛዕባ ቴሮሪዝም ኣዋጅ ክወፅእቲ ኮይኑ ካብቲ ዝወፀሉ ንቅድሚት እዩ እበር ንድሕሪት ኣይሰርሕን ገበን ሕጊ እዚ ኣዋጅ ግን ዓንቀፅ 81 እንታይ ኢለሎ ተፈፃምነቱ ካብ ዝፀደቀሉ ዕለት ኢሉ ሳብቱ ወይ ድማ ንኡስ ክልተ ግን እንታይ ይብል ኣብዚ ዓንቀፅ ንኡስ ዓንቀፅ ሓደ ዝተገለፀ እንተሃለው እውን ተፈፃምነት ኣብዚ ኣዋጅ ካብ ዓንቀፅ 35 ካብ 48 ዝተደንገጉ ገበናት ካብ ጥቅምቲ 24 213 ዓ.ም ጀሚር ይኸውን እዩ እዚ ማለት ድማ እንታይ ማለት እዩ ሎሚ ሕጊ ውፅኦምስ 213 214 ወይ በቃ እንዳሓለፉ 6 ገለ ዝተፈፀሙስ
2: ወይታት ክትከውን የግብሩካ ማለት እዩ
1: ይገብሩካ ማለት እዚ ድማ ሰሌክቲቭሊ ፀላእት ንዝብልዎ ሰባት ንምጥቃዕ ወይ ንምክሳስ ሓሲቦም ዘውፅዎ ሕጊ ምንም ካሊእ ትርጉም ዝውሃብ ኣይኮነን ማለት እዩ
2: ኣብቲ ውሽጢ ሕብረተሰብ ግን ስግኣታት ተፈጢሩኣሎ ኣብ መንጎ ክኢላታት ሕጊ ናይ ሰብኣዊ መሰል ተጣበቕቲ እውን ክትዓት ተላዒሎም ቀኒዮም ክንዕዘብ ቀኒና ኣለና እሞ ናይ ሓደ ሰብ መሰል ወይ ናይ ሓደ ነባራይ መሰል ብከመይ እዩ ዝዳፋእ ከምዚ ዓይነት ሕግታት
1: ሓደ ስልጣን ካብዚ ወሉ ኣካል ዝወፀ እዩ ንድሕሪ ተመሊሱ ክሰርሕ ምግባር ሓደ እቲ ዓብዪ ፀገም እዩ ካልኣይ ብፍላይ ዲሞክራሲያውን ሰብኣዊ መሰላት ንምቕፋን ዕላማ ዝገበረ እዩ ዝብዝቡ ተሪእኸ ይኹንኪ ንኣብነት ደገ ዝነብር ክኸውን ይኽእል እ ብዝኾነ ይኹን ይሃሉ ዓንቀፅ 17 ንመኸተም ዝተዕንቓፍ ዝብል ዝኾነ ሰብ ኣብ ትግራይ ወይ ካብ ትግራይ ወፃኢ ኮይኑ ዝኾነ ሰብ ወይ ህዝቢ ከይገደል ወይ ከይምክት ዘላዓለ ብሚድያ ይኹን ብገለ ይኹን ይብለክ ማለት ስለዚ ተዓፊኑ ኣሎ ማለት ዝኾነ ሰብ ሓሳብ ክገልፀ ይኽእል ማለት እዩ ሓሳብ ምግላፅ ድማ መሰረታዊ ናይ ሰብ መሰረታዊ መሰሊ ማለት እዩ ካልኦት ዲዩ ፕሮሰስ ኦፍ ሎው ዝበሃል ነገር የለን ዓንቀፅ 72 እንታይ ይብል ንስ 5 ማለት እዩ ኣብዚ ኣዋጅ ውሕስና እየሁ ብዝተባሃል ገበና ዝተጠርጠረ ወይ ዝተኸሰሰ ሰብ ውሕስና ምስቃል ወይ ምፅራይ ከይተወደአ መጠርጠረ ምክንያት የብሉ ኢልካ ምፍታሕ ስኸብል እሞ ነዚ ተሓላሊፉ ዝተረኸበ ዳይና ወይ ቤት ፍርዲ ካብ 5 ካብ 10 ፅኖ ማዓሳት ስለዝታይ ማለት እዩ ኣብ ልዕሊ ቤት ፍርዲ ቁፅፅር በቃ ፖለቲካዊ መሳርሒ እምበር መሰል ውሕስና እውን የለን ስለዚ ኣብቲ ሕብረተሰብ ስጋት ክፈጥር ዝኽእል ሓደገኛ ሕጊ ይመዋል ይከኣል ማለት እዩ
2: ተፈፃምነት ከምዚ ዓይነት ሕግታት ወይ ድንጋገታት ግን ከመይ እዩ
1: ተፈፃምነት ቅድሚ ሕዞም 214 ዝወፁ ሕግታት ነይሮም በዚ ምክንያት እዚ ዝተኣሰሩ ሰባት ኣለው እቲ ሓደ ሕጊ ክወፅእ ከሎ ኢኩቴብል ክኸውን ኣለዎ ፍትሒ ዘስፍን ክኸውን ክኽእል ኣለዎ መሰላት ኣብ ኢንተርናሽናል ዩዲኤች

0: are Universal Declaration of Human Rights, ICCPR, International Covenant on Civil and Political Rights, ICC, ESCR, ኣብ ግምት ኣትዩ እዩ ሕጊ ክወፅእ ዝግብኦ እሞ ብሓፈሻ ተሪኢኽ እዮ ተፈፃምነቱ ኣገዲድካ ናብ ብጠበንጃ ካ ክተፈፅሞ ትኽእል እምበር ካብ ብካልእ መገዲ ብፍትሓውነት ክተፈፅሞ ትኽእል ሕጊ ኣይኮነን ማለት እዩ።
1: ቀፃሊ ክፈጥሮ ዝኽእል ፅልዋ ብኸመይ እዩ ዝግለፅ? ብኸመይ ትምዝኑ ከም ሓደ በዓል ሞያ ሕጊ?
0: ከም ክልል ብፍላይ ምስቲ ሃገር ዘለዎ ርክብ ብጣዕሚ ዘበላሸዎ እዩ ማለት እዩ። ሓደ ስልጣን ዘይብሎም ኣካላት ዝወፅ ዘሎ ሕጊ እዩ። ካልኣይ ፀር ሕገ መንግስቲ ኮይኑ ዝወፅእ ዘሎ ሕጊ እዩ። ስልጣን ናይ ፌደራል መንግስቲ እውን ዝወስድ ስለዝኾነ ሳዕብየን ክኽትል ትኽእል እዩ ማለት እዩ። ስለዚ ኣብ መንጎ ክልቲኦም ናይ ፕሪቶሪያ ስምምዕነት ዝፈረሙ ኣካላት ፌደራል መንግስትን ፒኤልኤፍን ማለት እዩ ንዕብሉ ዘለዉ ሕማቓት ተርእዮታት ከይዶም ከይዶም ቅድሚ ሕዚ ዝነበረ ብፍላይ ከበድቲ ናይ ኢንተርናሽናል ክራይምስ ጥሕሰሳት ደጊሞም ኣብቲ ሕብረተሰብ ክድገሙ ዝገብር ከቢድ ስጋኣት ዝፈጥር እዩ። ከም ሕጊ ግን ሕጊ ስለ ዝወፀአ ኣብቲ ሕብረተሰብ ከቢድ ፃጡ ክፈጥር ዝኽእል ኢልካ ክውሰድ ይከኣል እዩ።
2: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ኤርትራን ግብፅን ስትራቴጂያዊ ምሕዝነተንን ፀጥታ ቀይሕ ባሕርን ንምድልዳል ተሰማሚዐን። እዚ ምስፋሕን ምድልዳልን ዓቕሚ ወደባት ኤርትራ ብፍላይ ድማ ወደባት ዓሰብ፣ ምፅዋን፣ ማርሳ፣ ፋጥማን ኣብ መንጎ ክልተ ሃገራት ዘሎ ናይ መሬት ኣየርን ባህርን መራኸቢታት ምትእስሳር ከም ዝርከቦም ተገሊጹ። ኣብዚ ሰሙን ስዑዲ ዓረብያ ን4 ኢትዮጵያውያን ብሞት ከም ዝቐፅዐት ክትሕብርን ከላ መንግስቲ ኢትዮጵያ ንልዕሊ 1600 ዜጋታት ምሕረት ከም ዝተገብረሎም ገሊፁ። ሂማን ራይትስ ዎች ሰበስልጣን ስዑዲ ዓረብ ን3 ኢትዮጵያውያን ብሞት ክቐፅዑ ከለው ፍርድ ሞት ካልኦት 65 ዜጋታት ከም ዝተናውሐ ሓቢሩ ነይሩ። ሚኒስትሪ ጉዳያት ወፃኢ ስዑዲ ዓረብ ኣብ ዘውፅኦ መግለፂ ግን ብዛዕባቶም ብሞት ክቕፅዑ ዝፅበዩ ዘለዉ ኮነ ብዛዕባቶም ዛጊድ ብሞት ዝተቐፅዑ ዝበሉ የለን። ኢራን ኣሜሪካ ናብ መወዳእታ ዘይብሉ ረግረግ ከይትኣቱ ኣጠንቂቓ ዶናልድ ትራምፕ ሃገሩ ሎም ምሸት ንኢራን ብከቢድ ከም ትሃርማ ብምግላፅ ምቁፅፃር ዕዳጋታት ነዳድን ጋዝን ኢራን ርሑቕ ከም ዘይኮነ ገሊፁ እዩ። ኣፈኛ ባይቱ ኢራን ዋና ተደራዳሪ መሓመድ ባጋር ጋሊባፍ ኣብ ኤክስ ኣብ ዘርግሑ ፅሑፍ ጌጋ ስትራቴጂታትን ድርክታዊ ውሳነታት መላእ እቲ ዞባ ናብ ዝኸፍአ ክመልሶ እዩ ኢሉ ወሲኹ ዝተፈለየት ኢራን ክትርእዩ ይኹም ኢሉ። ሚኒስትሪ ውሽጣዊ ጉዳያት ባሕሪን ሎሚ ኣብ ሓሙስ ኣብ ዘውፅኦ መግለፂ ብኣሃዱታት ፀረ ነፈርቲ ሃገሩ ተወቅዐን ዝዓንዋ ድሮናት ኢራን ፍንጭልጫለን ኣብ ከባቢታት ከተማ ሓማድን ርእሰ ከተማ ማናማን ድሕሪ ምውዳቑ ሓያሎ መካይን ብሓዊ ከም ዘቃፀለን ኣብ ገለ ኣባይቲ ድማ ጉድኣት ከም ዘውረደን ገሊፁ። ኣብ ኣየርላንድ ከተማ ቤልፋስት ብሰሉስ ምሸት ብካራ ዝተፈፀመ መጥቃዕቲ ስዒቡ ዓመፅ ተላዒሉ ይርከብ። ብሰንኪዚ መንበሪ ኣባይትን መካይንን ብሓዊ ተቓፂሎም። ድሕረቲ መጥቃዕቲ ሓደ ሰብኣይ ብከቢድ መቕሰል ተጋጢምዎ ኣብ ሆስፒታል ይርከብ። ነዚ መጥቃዕቲ ብምፍፃም ዝተኸሰሰ ወዲ 30 ዓመት ሱዳናዊ ሓዲ ኣሎዲድ ድማ ብፈተነ ቅትለት ተኸሲሱ ሎሚ ረቡዕ ቤት ፍርዲ ቀሪቡ። ሃና ዘራፅዮን ንነባሪታ ከተማን ዋና ሬስቶራንትን ዝኾነት ሳምራዊት ተኬ ኣዘራሪባት ኣላ።
3: ኣነ ሳምራዊት ባህል ኣብ ቤልፋስት እየ ዝቕመጥ። ሶን ምሸት ነይሩ ሰዓት 10 ከምፈረአ ሶሉሲ ኩሉ ሰብ ፈሊጡ። ኣነ ከማን ኣጋጣሚ ንሬስቶራንት ተኸይድ ከለኸ ኣብ ስለዘለኒ ናብኡ ከይድ ከለኸ እዛ ነገር ሰሚየ። ግን ስጋዕ 4 ገለስ ኣብኡ ፀኒሕ ኣጋጣሚ ማለት እዩ። ካብኡ ግን ብፀው ገለ ምስተባሃለ ዓፂ ንገዛ መፂ ማለት እዩ። ምክንያቱም እቲ ኩነታት ስለደፍርሕ ነበረ ድሃር ኣይፀንሑምካ እታ ናይ ምሸት እቲ ቁሩብ ክብድ በለ ኩነታት ሓሊፉ ማለት እዩ።
1: እንታይ ተዓዚብኺ ኣንደበት ናብቲ ናይ ስራሕ ቦታ ከብ ዝኸድ ክሉ እዋን
3: ኩሉ ሰብ ተረባብሹ ነይሩ። ምክንያቱም ንንሕድሕዱ ስለደሰራድ ዝነበረት ስእልታት እቲ ዝተፈፀመት ጉዳይ ገለ ኩሉ ብቪድዮ ስለዝነበረ ኢቨን ኣነ ሾፒንግ ክብር ከለኩስ እቶም ሾፒንግ ንገብረሎም ስፕሊስ ቀጢፍካ ከይደ ከምዚ ኣጋጣሚላ ገሊሎም ሓበሬታ ህቡን ነሮም ሻየ ፈሊጠ ማለት እዩ።
1: በዚ ኩነታት ማህሰይቲ ዝበፅሖም ሰባት ኣለዉ ትፈልጡ እዮም?
3: ኖ ስጋብ ሕጂ የለዎም። እቶም ክልተ ሰባት ጥራሕ ከምዚ ናይ ካደ ዘጋ ናይ በዓሎ ዩክሬን ገለምታት እዮም ድዮም እሶም ሕጂ ድሒኖሞም ኣለዉ እቶም ፖላይስ ገለምታት ማለት እዩ። ማለት ከምቲ ዝፈራሕናዮ ብዙሕ ኣብ ህዝቢ ኣየበሉን ጀስት ቤትሮታት ዝሰባብሩ እዚ ናይ መንግስቲ ትካላት ናይ መንግስቲ ዝበስሐስ ናይ መንግስቲ እዮም ኣቃፂሎም። ኢቨን መካይን ከማን ኣብቲ ቅድሚኦም ዝፀፅንሖ መካይናት ገለመለ እሱታት ኣቃፂሎም ኩሉ በብገዝኡ እዩ ነይሩ ስፔሻሊቲ ናይ ዜጋ ደይኮነሲ ማለስ ነፍስኩም ሃሉ ስለዝተባሃለ ኩሉ ሰብ ወገገዙ እዩ ነይሩ።
1: ብከመይ በፂሕኩም እቲ ናይ መጠንቀቕታ መልእኽትታት
3: ኣለና ግሩፕ ናይ ሓበሻ